0: the law ተዛሪባ.
1: This election is going to be a turning point for Australia.
0: እዚ ምርጫን አውስትራሊያ ነጥብ መቀይሮ ከሆነ ምክንያቱ self one nation መጀመሪያ one you አብ ታህቷይ ባይቶ መንበር ዝሕዘሎ ጽላት መግብን ግሮሰሪን አውስትራሊያ በሰንክቲያ ማዕከላይ መብራቅ ዘሎ ኩናት ኣብ ሕፅረት ነዳዲ ፀነትና ማኒፋክቸሪንግ ዋጋታት ፅልዋ ብምግባሩ ኣብ ሓፂር ግዜ ዝለዓለ ክብሪ ዋጋታት ከጋጥሞ ከም ዝኽእል ኣጠንቂቑ ብሰንክቲ ውግእ ምዕፃው መፃቦ ሆርሙዝ ስለ ዝሰዓበ ኣብ መላእ ዓለም ቀረብ ነዳድን ናይ መዳበርያ ፍርያትን ተደሪቱ እዩ ዘሎ ቤት ምኽሪ መግብን ግሮሰሪ ኣውስትራልያ ከም ዝብሎ ኣባላቶም ንኣዋርሒ ናይ ዋጋ ወሰኽ ፀይሮም ከም ዝፀንሑ ዝገለጸ ኮይኑ እንተኾነ ግን እቲ ፀቕጢ ቀጻልነት ዘለዎ ኣይኮነን ኢሉ ናይቲ ካውንስል ዝኾነ ስኮት ማግራዝ ኣብዚ እዋን እዚ ንነፍሲ ወከፍ ናይ ቀረብ ሰንሰለት ኣብ ትሕቲ ወጥሪ እዩ ዘሎ ኢሉ
2: Right now we're seeing a perfect storm hit Australia's grocery supply chain all at once.
0: Abzuwan zi ab Australia zollo nay qarab senselet ab maklay mabraq bizollo alam lkhaw gichit biqatsali lul nadadi wagatatin sa'atin kamon metan wolad awish ta'addik wusakh nirilna wagatat am nafs wakaf sugumti nay qarab senselet kabna hirsha bota ksab makhzan fabrikatat kamon ksab nay supermarket mederder zbatsah hada khfal nay tis'at nbeinu ንኽምክት ኣዝዩ ይኸብድ እዩ ዘሎ ኢራን ነቲ ብፓኪስታናውያን ኣሸማገልቲ ኣቢሉ ብኣሜሪካ ዝቐረበ እማመ ምቁራፅ ተኽሲ ምላሽ ከም ዝሃበትሉ ድሕሪ ምግላፅ እቲ ውግእ ንሓዋሩ ደው ዝብለሉ ዘተኮረ ዘተ ክግበር ፀዊዓላ ማዕከን ዜና ኢራን ከም ዝገለጾ ቴሂራን ኣብ ሊባኖስ ዘሎ ኩናት ደው ክብል እውን ከም እትደሊ ብመገዲ መፃቦ ሆርሙዝ ኣቢሉ ዝሓልፍ ጉዕዞ ድማ ብውሕስነት ክህልዎ ከም እትደሊ ገሊፃ እዚ ኣብ ቀረባ እዋን ብኣሜሪካ ዝወፀ እማመ ነቲ ግጭት ደው ምባል ነቲ እስትራቴጂካዊ ማያዊ መገዲ እንደገና ምኽባት ኣብ መወዳእታ ድማ ነቲ ኒኮሎሳዊ ፕሮግራም ኢራን ንኽፍታሕ ዘጠቓልል እማመ እዩ ቀዳማይ ሚኒስትር ፓኪስታን ሻሃዝ ሸሪፍ መንግስቱ ነቲ ኢራን ንኣሜሪካ ዝሃበቶ ግብሪ ምልሲ ኣመሓላሊፉ ከም ዘሎ ኣፍሊጡ
3: Even today the field marshal was telling me that a response from Iran
0: Lomun entakhana tfidel field marshal kam zinegerani kab Iran millash kam zqarebe yu negirni kinyoz gin abzi abzirzir habareta ka atto aidelni neti miktil qedamay minister Ishaq Darz goboro tsari kemeskin deli like an field marshal said Asim Munir nazeyozi leitin ma'altin ru'su bimufayu libaw hagosay kgelzollu fatu President America Donald Trump am mahbara ረሃቢታት ኣብ ዝሃቦ መግለፂ ኢራን ፀወታታት ትፃወት ከም ዘላ ብምኽሳስ ኣሜሪካ ናብ ዘተ ኣብ ትቐብረበሉ እዋን ከምዘይትምዝመዝ ገሊጹ ኣሎ ምስ ጉጅለ ኣይኤስ ርክብ ዘለወንን ብገበን ባርነት እተኸሳን ክልተ ኣንስቲ ሎሚ ዋሕስ ክሓታ ኤን ካውሰር ኣሕመድ ካውሰር ዓባስ እውን ተባሂላ ትፅዋዕ ከምኡን ዘይነብ ኣሕመድን ብዓርቢ ኣብ ቤት ፍርዲ ድሕሪ ምቕራበን ክሳብ ዝፍረዳ ኣብ ቤት ማእሰርቲ ክፀንሓ እዩ ተገይሩ ዘሎ ክልቲአን ክሱሳት ካብተን 4 ደቂ ኣንስትዮን 9 ቆልዑን ኮይነን ካብቲ ኣብ ሰሜን ምብራቅ ሶርያ ዝርከብ ቤት መዳጎኒ ኣል ሮጂ እዮም ናብ ኣውስትራልያ ተመሊሶም እቲ ጉጅለ ካብ ዝፈርስ 2019 ጀሚሩ ምስ ጉጅለ ኣይስ ምትእሳር ዘለዎም ስድራ ቤታት ኣብኡ ተኸርዲኖም እዮም ዘለዉ ፖሊስ ከም ዝኸሶ ካውሰር ኣሕመድ ብ2014 ምስ ሰብኣያን ደቀን ናብ ሶርያ ድሕሪ ምኻዳ ኒያዘይዲ ሰበይቲ ከም ባርያ ገይራ ሒዛታ ፀኒሓ ንሳ ባርያ ብምግባርን ንንግዲ ባርነት እውን ሓዊስካ ክስ ቀሪቡላ ዘሎ እዩ ዘይነብ ኣሕመድ እውን ባርያ ብምግባርን ባርነት ከም ተጠቕመትን ተኸሲሳላ ክልቲአን ሎሚ ናብ ቤት ፍርዲ መልበርን ዋሕዝ ክሓታ እየን ኣብ ሲድኒ ኣብ ተገብረ ፀወታ ኩዕሶ መርበብ ቆልዑ ሓንቲ ሰበይቲ ብፀረ ሰማውነት ክሲ ቀሪቡላ ቀዳም ንግሆ ፖሊስ ኣብ ምብራቃዊ ሸነኽታ ከተማ ኣብ ዝካየድ ዝነበረ ግጥም ኣብቶም ተዝፃወቱ ዝነበሩ ኣይሁዳውያን ተፃወትን ስድራ ቤታትን ዝቐንዐ ፀርፍን ዘለፋን በታ ሰበይቲ ምስ ቀረበ በቲ እቲ ፀወታ ክቋርፅ ተገዲዱ በዚ ድማ ሓንቲ ጓል 42 ዓመት ሰበይቲ ኣብ ህዝባዊ ቦታ ወይ ኣብ ጥቓ ህዝባዊ ቦታ ሃሳይ ቋንቋ ተጠቂማ ተባሂላ ተኸሲሳላ መራሕቲ ማሕበረሰብ ኣይሁድ ሰብ መዚ ስፖርትን ነቲ ዘጋጠመ ፍጻሜ ኮኒኖም ኣለዉ እታ ሰበይቲ ኣብ ዝመፅእ ወርሒ 17 ሰነ ናብ ቤት ፍርዲ ክትቀርብ እያ ውድብ ጥዕና ዓለም ተሳፍርትን ሰራሕተኛታትን ካብታ ብሃንታ ቫይረስ ኮሮና ዝተፀቕሌታ ብሃንታ ቫይረስ ዝተፀልወት መዛወሪት መርከብ ኤምኤስ ሆንዴስ ኣብ

0: ቴነሪፌ ከም ዝተራገፉ ገሊጹ። እቲ ስርሒት ክሳብ ሰኒ ክቕፅል ተፅቢት ዝግበረሉ ኮይኑ እቶም ሰበስልጣን ንገያሾ ናብ ሃገሮም ንምምላስ ኣብ ገምገም ባሕሪ ከም ዝወርዱ ተገይሩሎ። በዓልቲ መዚ ውድብ ጥዕና ዓለም ዝኾነት ዶክተር ማርያ ቫን ኬርፍኬቭ ኣብቲ ስራሕ ብዙሓት ትካላትን መንግስታትን ከም ዝተዋስኡ ገሊጻ።
1: It's just incredible to be here and I'm so thankful and thank you all for the support and for the love.
0: ስለዚህ ታጃልባ አብገማግም ደሴታት ካናሪ አብ ቴነሪፌ ያትርከብ ተንዝና አሳ ድማ አልዋ ሕክምና መርመራታት ይካየደለናሉ። ተጓዓዝቲ ናብገማግም ባህሪ ብቐጥታ ድማ ናብ ካልእ በራታት ዝወስጣት ንኣሽቱ ጀላቡ ተዳልየና ኣልዋ። እዚ ብስፓኒሽ ዝምራሕ ካብ ኔዘርላንድስ ደገፍ ዘለዎን ጥፉደት ዘለዎ ኣሰራርሓ እዩ። ብድሕር እዚ እታ መርከብ ናብ ኔዘርላንድስ ክትቅፅል እያ። ኣብኡ ድማ ሙሉእ ብምሉእ ብፅረተ ሃዋስያን ክትፀር እያ። ሰሙን ኢሮቪዥን ኣብ ቬና ተኸፊቱ ኣብቲ ብኣሸሓት ዝቁፀሩ ደገፍቲ ዝተረኽብሉ ነቲ ኣብዛ ዓመት እዚ ቅድሚ ዝካየድ ውድድር ተወዳደርቲ ቀይሕ ምንፃፍ ረጊፆም እዮም ኣትዮም። ኣውስትራልያዊት ደልታ ጉድራም ምስ ካብ መላእ ኣውሮጳ ዝመፁ ስነ ጥበበኛታት ኣብቲ ናይ መኽፈቲ ስነ ስርዓት ተረኺባ። ከምቲ ካብ ዴንማርክ፣ ፊንላንድ፣ ፈረንሳን ዝመፁ ከዋኽብቲ ደረፍቲ ብሆታ ተቐቢሎማ። ይኹን እምበር ኣብቲ ፍጻሜ እስራኤል ብምስታፋ ክርክር ኣልዒሉ ብምህላው ነቲ ፍጻሜ ኣደብ ዝዝወሎ ስጳኛዊ ማዕከን ዜና ኣርቲቪኢ ከምኡውን ናይ ኣየርላንድ ኣርቲኢ ብሰንክቲ ኣብ ቃዛ ዝተገብረ ውግእ ነቲ ፍጻሜ ከይቅርብኦ ተሓሲመን ኣለዋ። ፖሊስ ቬና ነቲ ጉጅለ እስራኤል ናብ ሃገሮም ኣብ ዝኣትውሉ ክግበር ዝኽእል ሰልፍታት ተቃውሞን ናይ ምዕጋት እግርግርን ንምሕላው ይዳለው ኣለው። ኣብዚ ፍጻሜ ኣብ መንጎ ንፍልስጢማውያንን እስራኤላውያን ዝድግፉ ኣብ ሙሉእ ሰሙን ኢሮቪዥን ናይ ተቃውሞ ሰልፍታት ክግበሩ ትፅቢት ይግበር። ካብ እስራኤል ዝወዳደር ናኦም ቤታም ኣብቲ መኽፈቲ ኣጋጣሚ ኣብ ትሕቲ ከቢድ ሓለዋ ፀጥታ ተረኺቡ ነይሩ።
2: So the boat is off the coast of the Canary Islands in Tenerife and there are
0: አብዚ መላዊ አዚ ዘገረሚ ስለቲ ተገብረለይ ደገፍን ፍቅርን ድማ አዚ እመስግን። እቲ ልምምድ ሕጂ ፅቡቅ እዩ ዘሎ። እዚ ኣብ ህወተይ ዓብዪ ህሞት እዩ።
1: Incredible to be here and I'm so thankful and thank you all for the support and for the love and the rehearsals are happening like really good for now and I'm having the time.
0: ሎሚ ዘለዉ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ፣ ፐርዝ ፀሓዩ ዝለዕለ 26 ዲግሪ ሴንቲግሬድ፣ ኣብ ኣደላይድ እውን ፀሓዩ ኩዕል ዝለዕለ 21፣ ኣብ መልበርን ደበና ኣሎ ዝለዕለ 18፣ ኣብ ሆባርቱን ደበና እዩ ዝለዕለ 17፣ ኣብ ካምቤራ ፀሓይ ኩዕል ዝለዕለ 21፣ ኣብ ሲድኒ ክዘንቢ ዝለዕለ 23፣ ብሪስበን ክዘንቢ ዝለዕለ 25፣ ኣብ ዳርዊን ብከፊል ደበና ዝለዕለ 34። ሎሚ ሓደ ናይ ኣውስትራልያ ዶላር 72 ሳንቲም ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 112 ቅርሽን 69 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ። ዜና ወዲና ኣለና።

0: مربب بصحو
1: sbs.com.au/audio.
2: ናይ ቀደም ወካሊቶም ዝነበረት ሱዛን ሊ ካባይቶ ድሕሪ ምስንባታ ኣድመስቲ ደቡባዊ ግዛት ኒው ሳውት ዌልስ ወንበር ፋረር ሓድሽ ኣባል ባይቶ ንምምራፅ ናብ መድመፂ ነቕጣታት ኣምሪሖም ተንተንቲ እዚ ምድማፅ ነባሪ ሳዕብን ንሰልፊ ጥምረት ወይ ኮኣሊሽን ክህልዎ ይኽእል ይብሉ። ልካ ከምዞም ኣብ ነፍሲ ወከፍ ምርጫ ወለንተኛታት ዝጠብስዎም ስጋታት ወይ ግዕዝማት ዲሞክራሲ ሶሴጅስ ሰልፊ ጥምረት እውን ኣብ ወንበር ፋረር ዘይቅየር ወይ ነባሪ ትካል ኮይኑ እዩ ጸኒሑ። ፋረር ዓስረይቲ ዝዓበየት ፈደራላዊ ወንበር ባይቶ ኣብ ኣውስትራልያ እያ። እቲ ልዕሊ 126,040 ኪሎ ሜትር ስፍሓታ ካብ በዓል ኣይስላንድ፣ ደቡብ ኮርያን ኦስትርያን ዝኣመሰላ ሃገራት ዝዓበየት ይገብራ። ንልዕሊ 7 ዕቑዳት ኣባላት ባይቶ ካብ ሰልፍታት ሊበራል ወይ ናሽናል ዝኾኑ ጥራዮም ኣብዚ ቦታ ክምረፁ ጸኒሖም። ድሕሪ ሕጂ ግን ከምኡ ይኮነን። ኣድመስቲ ኣብ ፋረር ኣብቲ ስርዑ ዘይኮነ ምርጫ ወይ ባይ ኢሌክሽን ንመራሒት ሊበራል ነበር ሱዛን ሊ ኣብ ባይቶ ንምትካእ ድምፆም ሂቦም። እቲ ውሳነኦም ድማ ብንጹር ኣንጻር ሰልፊ ጥምረት ወይ ኮሊሽን ኮይኑ ኣብ ውሽጢ 2 ሰዓታት ድሕሪ ምዕፃው መድመፂ ነቕታታት ዝሓለፈ ቐዳም ውፅኢታት ካብ መላእታ ሰፋሕ ባይቶ ምርጫ ሊበራልስ ልዕሊ 35 ካብቲ ቅድሚ ሕጂ ረኺቦሞ ዝነበሩ ድምፂ ኣንጻሮም ስለ ዝኸደ ስኢኖሞ ወይ ኣይረኽብዎን። ሕጂ እውን እንተኾነ ተወዳዳሪት እቲ ሰልፊ ራይሳ ባትኮውስኪ ዝጣዓሰሉ የብለይን ትብል፣ ርድዩ እዚ ውፅኢት ምርጫ ከምቲ ኩልና ተተስፊናየ ዝነበርና ኣይከደን። እንተኾነ ግን ነዚ ተመክሮ ምርካበይ ክሳብ ሕጂ ኣዝየ መስግን። ብሓቂ ዝበለፀ ተመክሮ ናይ ህወተይ ነይሩ፣ ዝቕይሮ ነገር የብለይን። ተንተንቲ ቅድሚ እቲ ምርጫ እቶም ቀዳምነት ወይ መስርዕ ኣመራርፃ ሰልፍታት ወይ ፕሪፈረንስስ ነቲ ብዓበይቲ ሰልፍታት ንስማዕ የለናን ኢሉ ኣማሪሩ ብብዝሒ ንኻልእ ዘድምፅ ተራ ህዝቢ ዝምዝምዝ ወይ ፖፑሊስት ሰልፊ ዋን ኔሽን ልዕሊ እቲ ዝድለ መስመር ከስግሮ ይኽእል እዩ ክብሉ ግምቶም ሂቦም እዮም። እንተኾነ ግን ዝበዝሐቲ ቀዳማይ ተመራፂ ዝውስን ፕራይማሪ ቮት ንሕፁይ ሰልፊ ዋን ኔሽን ዴቪድ ፋርሊ ዝድግፍ ይመስል ነይሩ። 42 ካብ 100 ካብቶም ድምፅታት ረኺቡ። 63 ካብቶም 94 መድመፂ ነቕታታት ቀዳም ምሸት ዝተዋህበ ድምፂ ኣኪቦም ዘረከቡ ማለት እዩ። ንደገፍቱ ኣብ ኦልበሪ ኣብ ዘስምዖ ስምዒት ዝተሓወሶ መደረ ኣመስጊንዎም። ዝዓበየ ዓወት ንዓይ ኣብ ፖለቲካዊ ህወተይ ዝረኸብክዎ ይመስለኒ፣ ግን ከዓ ኣዝዩ ዓሚቕ ስምዒት፣ ኣዝዩ ዘሐጉስ ተመክሮ ዝረኸብክዎ እዩ። እዚ ሕጂ ረኺበየ ዘለኹ ስራሕ እዩ። ንዓኹም ከዓ ዝሰርሑ እዩ። ንዓኺ፣ ንዓኻ፣ ንኹልኹም ኩሉ ክሳብ ፑንካሪ ዝበጽሕ እዩ። ንላዕሊ ክሳብ ሂልስተን፣ ክሳብ ሆልብሩክ፣ ንታሕቲ ክሳብ ጎልጎል፣ ክሳብ ባርላናልድን ሃይን ሓሊፍካ ወሰነ ወሰን እቲ ዓብዪ ሩባ ማሪ ሪቨር ክሳብ ናብዚ ናብ ኦልበሪ ዝኸውን። እታ ብዝለዓለ መጠን ኣማራፂ ንዋን ኔሽን ክትከውን ትኽእል ዝነበረት ብነፃ ትወዳደር ሚሸል ሚልቶርፕ እያ። እንተኾነ ግን ንሳ እቲ 25 ካብ 100 ዝረኸበቶ ድምፂ ኣኻሊ ነበረን። ሰልፊ ሌበር ተወዳዳሪ ሕፁይ ኣብዚ ቦታ ኣይቕርበን። እቲ ስምዒታት መፅሲ ኣብቶም ምሉእ መዓልቲ ምርጫ ዝተኻየዱ ናይ ወዝቢ ቃለ ምሕትታት መራኸቢ ብዙሃን ርኡይ ነይሩ። እዚ ሰብኣይ እቲ ንዴቪድ ፋርሊ ዝመረፀሉ ንዑ ኢሉ እምበር ንፖለቲካዊ ሰልፉ ኢሉ ኣይኮነን። ምኽንያቱ ንዑ ኣነ ን45 ዓመታት እየ ዝፈልጦ፣ ዘስልጥ ሰብ እዩ፣ ነዚ ኸባቢ ክዕርዮ እዩ። እንተኾነ ግን ከምዚኣ ሰበይቲ ዝኣመሰሉ ኣድመስቲ እውን ነይሮም እዮም። እተን ዓበይቲ ሰልፍታት ነቶም ከተማዊ ወንበራት ጥራዮም ዝሓስቡ ኢለን ዝኣምና፣ በዚ ምኽንያት ድማ ካልእ ኣማራፂ ደልያ። ሎሚ ንመን መሪፅኪ ክሓተኪ ይኽእል ዶ? ንምንታይ እዩ ንዕኦም መሪፅኪ? ምኽንያቱ ለውጢ ስለ ዝድልየና። ኣብዚ ወንበር ን23 መዓልታት ጎስጓስ ዘካየደ መራሒ ሰልፊ ናሽናልስ ሰነተር ማት ካናቫን كالوت قطراو ومبرات سلف تمرت وسخ دقف سلف وانشن زسقين ايكونان بمبال أفارر زرايو فوليات كونتات سلزلويو كبل يماغوت انتقونا قنسو وساني آدمستي انتا يخون بزي قدس بتصبوق تدالي نيري بل
0: I'm going to cop it on the chin whatever
2: كيف تخو كقبلو يه توتسيت انتا يخون بزي قدس مخنياتو اتريتون ملسن كنقبلو لنا سبات لوتي كمزيد اليودما يردان يو

0: people want change.
1: እዚ ከምዚ ልንቆሎ አካብሪቶ ህዝቢ ሬድ ብሩጅን ናይ ቀደም ስትራቴጂስት ሰልፊ ሊበራል ነበርን ቶኒ ባሪ ዓወት ሰልፊ ዋን ኔሽን ዘርዮ ነቲ ብዓበይቲ ሰልፍታት ንስማዕ የለና ኒሉ ኣማሪሩ ብብዝሒ ንኻልእ ዘድምፅ ተራ ህዝቢ ዝምዝምዝ ወይ ፖፑሊስት ሰልፊ ዋን ኔሽን ሓያል ሓይሊ ኣብ ምርጫ ብፍላይ ድማ ኣብ ገጠራዊ ከባቢታት ከም ዝኸውን ኢሉ መራሒት ዋን ኔሽን ፖሊን ሃንሰን ድማ ብዚ ከም እትሰማማዕ ንመደበር ቴሌቭዥን ቻነል 9 ሓቢራ። እዚ ምርጫ ነጥበ መቐይሮ ንኣውስትራልያ ክኸውን እዩ። ምክንያቱ እዚ ወንበር ናይ ፈለማ ሰልፊ ዋን ኔሽን ወንበር ኣብ ታሕተዋይ ባይቶ ዝረኸበሉ ክኸውን ስለ ዝኾነ።
2: ኩራ ሰማዕትና እዚ ክሰምዖ ፅናሕኩም። ኣብዚ ቀዳሚ ሰንበት ዝተገብረ ምርጫ ካልኣይ ግዜ ምርጫ ማለት እዩ ንመጀመርያ ግዜ ሰልፊ ዋን ኔሽን ኣብ ታሕተዋይ ባይቶ ወይ ፓርላማ ወንበር ዝረኸበሉ ዓወት ናይቲ ሰልፊ እዩ ነይሩ። ብዛዕባኡ ኢብራሂም ዓሊ ዘዳልዎ ትንታነ ዜና እዩ ነይሩ። ቀፂሉ ዝቐርብ ድማ ልኡኽና ሰደደልና ፀብጻብ እዩ። ፀጋይ ክንፈ ኣዳልይዎ ኣሎ።
3: ሰላም ጥዕና ክበልና ከመይ ቀኒኩም ኮብራ ተኸታተልቲ ስቢስ ግርኛ ንሰዓት ተዳሎ ዜናታት ንሆ ፈለማርእስታቶም ክነቐድም። ኤርትራ ሓዱሽ መስርሕ ዲጂታላዊ ሓበሬታ ጀሚራ። ኣብ ኤርትራ ቅንናፅነት ኣብያተ ትምህርቲ ዞባ ማእኸል ብወግዒ ተኸፊቱ። ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተ ክርስትያን ትግራይ ጥንታዊት ከተማ ኣኽሱም ቅድስት ከተማ ኣኽሱም ፅዮን ተባሂላ ክትስየም ከም ዝወሰነ ኣፍሊጡ። ኣብ ትግራይ ስርዓተ ፆታ መሰረት ዝገበረ ጥቕዓት ንምላሽ ንምሃብ ግልጋሎት ናፃ ስልኪ ዕላው ከም ዝተገብረ ቢሮ ጥዕና ትግራይ ሓቢሩ ዝብሉ ነሰዓ ተዳሉ ዜናታት እዮም ናብ ዝርዝራቶም። ኤርትራ ሓዱሽ መስርሕ ዲጂታላዊ ሓበሬታ ጀሚራ። ኤርትራ ድሕሪ ዓሰርታት ዓመታት ንትን ልምዓታ ዝዓነቐፍ ዝነበረ ስእነት ሓበሬታ ንምስጋር ታሪካዊ እዩ ዝተባሃለ ዲጂታላዊ ስጉምቲ ወሲዳኣላ። እዚ ሓዱሽ ተበግሶ እዚ ንመጻኢ ትልሚ ሃገር ብጭቡጥ ኣሃዛ ዝቕይር ወሳነ ምዕራፍ ክኸውን ፅቢት እውን ይግበረሉሎ። ኤርትራ ንመደባት ልምዓትን ግቡእ ምሕደራን መሰረት ዝኾነ ሃገራዊ ስርዓተ ዳታ ስታትስቲክስን ንምጥንኻር ዓበይትን ቀጻልነት ዘለዎም ስጉምትታት ትወስድ ከም ዘላ ፀብጻብ ፕሮግራም ልምዓት ሕቡራት ሃገራት ዩኤንዲፒ ኣመልኪትሎ። እዚ ስጉምቲ እዚ እቲ ሃገር ንዓሰርታት ዓመታት ብኩላቶ ፅንሐት እዩ ዝተባሃለ ናይ ዳታን ስታትስቲክስን ሃገዋ ንምምላእ ዝዓለመ እዩ። መሰረት ፀብጻብ ሃገራዊ ቤት ፅሕፈት ስታትስቲክስ ኤርትራ ኣብ ትሕቲ ዳታ ንልምዓት ዲፎርዲስ ተሰሚያ ሓበራዊ መደብ ብምዃን ኣብ 2025 ንጥፈታቱ ብዝዓለ ቅልጣፋ ሰላሲሉ ተባሂሉ ኣሎ። ኤርትራ ካብ 2010 ጀሚራ ንነዊሕ ዓመታት ክሳብ 2025 ከም ዝኣመሰለ ዓብዪ ሃገራዊ ዳህሳስ ኣካየዳ ኣይትፈልጥን ተባሂሉ ኣሎ። እዚ ማለት ንኣስታት 15 ዓመታት እታ ሃገር ኣብ ዝነበራ ናይ ቀደም ሓበሬታ እያ ክትምርኮስ ፀኒሓ። እዚ ሓድሽ መፅናዕቲ ነቲ ዝነበረ ናይ ሓበሬታ ሃጓፍ ዝመልአ ታሪካዊ ስጉምቲ ምዃኑ ድማ ይግለጽ ኣሎ። መፅናዕቲ ዓማም ንምግባር ሕቶታት እቲ ዳህሳስ ብ7 ቋንቋታት ኤርትራ ከም ዝተዳሎ፣ እዚ ድማ ንኩሉ ዘሳተፈ መፅናዕቲ ንምክያድ ዝተገብረ ፃዕሪ ምዃኑ እቲ ፀብጻብ ኣገንዚቡ። ብተወሳኺ እቲ መፅናዕቲ ብቴክኒካዊ ሓገዝ ቤት ፅሕፈት ስታትስቲክስ ኖርዌይ ንኮሚሽን ቁጥበ ኣፍሪካ እዩ ተተግቢሩ ተባሂሉ ኣሎ። ኣብ ኤርትራ ቅነ ናፅነት ኣብያት ትምህርቲ ዞባ ማእኸል ብወግዒ ተኸፊቱ። ብምክንያት ፅምብል ናፅነት መበል 35 ዓመት ናፅነት ፅንዓትና ዋሕስና ብዝብል ቴማ ዝተወደበ ቅነ ናፅነት ኣብያት ትምህርቲ ዞባ ማእኸል ኤርትራ ኣብ ቤት ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻዊ ብዝተኻየደ ስነ ስርዓት ብወግዒ ተኸፊቱ። ኣብቲ ሚኒስትር ትምህርቲ ዶክተር ሓሊማ መሓመድን ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽልን ብሓባር ዝኸፈትዎ ስነ ስርዓት ሓላፊ ጨንፈር ትምህርቲ መምህር በላይ ሃብተ ጋብር ኣብ ዘስምዖ ቃል ብፅንዓት ዝመፀ ናፅነት ተዓቂባ ወቂባን ውሕስቲ ክትከውን ሎምን ከም ትማሊ ኣብ መትከልና ፀኒዕና ብተወፋይነት ክንሰርሕ ከም ዝግባእ ኣተሓሳሲቡ ክትብል ጋዜጣ ሓዳስ ኤርትራ ፅብፂባላ። ኣብ ዞባ ማእኸል ኣብዚ እዋን እዚ ኣስታት 99% ተምሃሮ ኣብ ከባቢኦም ብዝተዋደደ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ኣብ ዝርከባ ትካላት ትምህርቲ ብቀረባ ይምሃሮ ከም ዘለው ዝጠቐሰት እታ ጋዜጣ ዝተርፍ ብዙሕ ስለ ዝኾነ ንዝበረኸ ዓወት ብሁድ ክስራሕ ሙያውን ዓቕሚ መምሃራንን ርእሰ መምሃራንን ሱፐርቫይዘራትን ክብ ንምባል ድማ ቀጻሊ ስልጠናታት ክውደብ ኣድላይ ምዃኑ ተሓላፊ ከም ዝሓበረ እውን ገሊጸ ኣላ። ኣብቲ ኣታዊ ምርኢት ብሄራት ብዘጠቓልል ባህላውን ስነ ጥበባውን መሰናድኡታት ዝማዕረገ ስነ ስርዓት ወነካየደ ስራሕ መምሕዳር ዞባ ማእኸል ኣቶ ዘርኢ ተወልደ ብርሃን ዝርከቦም ሰመዚ ዞባን ሚኒስትሪ ትምህርትን ተረኺቦም ነይሮም እውን ተባሂሉ። ቀነና ፅነት ኣብያት ትምህርቲ ዞባ ማእኸል ክሳብ 23 ግንቦት ኣብ ኩለን ትካላት ትምህርቲ ማለት ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ብዝተፈላለዩ መሰናድኡታት ክቐፅል ምዃኑ እውን እቲ ሓበሬታ ኣመልኪትሎ። ኣብ ትግራይ ስርዓተ ፆታ መሰረት ዝገበረ ምጥቃዕቲ ምላሽ ንምሃብ ግልጋሎት ነፃ ስልኪ ዕላው ከም ዝገበረ ቢሮ ጥዕና

ትግራይ ኣፍሊጡ። ብምትሕባር ቢሮ ጥዕና ትግራይን ሃራምቤ ኮሌክቲቭ ዝተባሃለ ብደቂ ኣንስትዮ ዝምራሕ ኣብ ኣሜሪካ ዝተመሰረተ ገባሪ ሰናይ ናፃ ኣገልጋሎት ስልኪ 6244 ብምጥቃም ስርዓት ፀጥታ መሰረት ዝገበረ ጥቕዓት ምላሽ ንምሃብ ዝተመሰረተ ውፅኢት ቴክኖሎጂ ከም ዝኾነ ሓላፊ ቢሮ ጥዕና ትግራይ ዶክተር ኣማኒኤል ሃይለ ገሊጹ። ስርዓት ፀጥታ መሰረት ዝገበረ ጥቕዓት ምላሽ ንምሃብ ኢሉ እውን ምስጢራውን ተበፃሕን ሓገዝ ስነልቦና ንምርካብ ናብ ጥዕና ሕግን ፅላልን ንምሃብ ዝሕግዝ ግልጋሎት እዩ ከም ዝበለ እውን ተሓቢሩ ኣሎ። ኣብ ትግራይ ብዙሓት ደቂ ኣንስትዮ ፀጥታዊ ምጥቃዕቲ በፂሑ እዩ ዝበለ ዶክተር ኣማኒኤል መጥቃዕቲ ዝበፅሐን ደቂ ኣንስትዮ ብማሕበረሰብ ከይግልላ ናብ ቢሮ ጥዕና ይኹን ናብ ሕጊ ኣብ ምቕራብ ፀገብ ከም ዝነበረ ዘኣኺሩ ግልጋሎት ነፃ ስልኪ 6244 ዝህቦ ሰብ ሙያ ከም ዝተቆፀረሉ ዝገለፀ ዶክተር ኣማኒኤል ተሰራርሓ ብናይ በዕለን ድሌት ምስጢራዊ ብዝኾነ ከም ስራሕ እውን ገሊፁ። መወዳታት ግልጋሎት ንምሃብ ንሓደ ሴክተር ዝሕደግ ዘይኮነስ ኩሉ ተሓጋጊዙ ፆታዊ መጥቃዕቲ ዝበፅሐን ደቂ ኣንስትዮ ንምሕዋይ ብምትሕጋዝ ዝስርሐሉ ሕውየተን ዝረጋገፀሉ ኣሰራርሓ ውፅኢት ቴክኖሎጂ ምዃኑ እውን ኣረዲኡ ኣሎ። ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተ ክርስትያን ትግራይ ጥንታዊት ከተማ ኣክሱም ቅድስቲ ከተማ ኣክሱም ፅዮን ተባሂላ ክትስየም ከም ዝወሰነ ኣፍሊጡ። እታ ቤተ ክርስትያን ኣብታ ከተማ ዝርከቡ ኣብያተ መስተን ጫትን ዝኣመሰለን ጥፈታት ከም እትእግድን ምልክት ቅድስና ዘርእዩ ሕግታት ከም እተውፅን እውን ተሓቢሩ ኣሎ። እቲ ውሳነ ወግዓዊ ካብ ዝኾነሉ 28 መያዝያ 2018 ዓ.ም ግእዝ ጀሚሩ እታ ከተማ ብሓፈሻ ቅድስቲ ተባሂላ ከም እትፅዋዕ ተገሊጹ ኣሎ። ኣክሱም እቲ ቅድሚ ሕጂ ዝፀንሓ ክብሪ ኣብ ቦትኡ ኮይኑ ቅድስቲ ከተማ ተባሂላ ክትፅዋዕ ይግባእ ዶ ይግባእ ንምውሳን ዝኽእል መፅናዕቲ ተቐሪቡ ኣብ ውሳነ ከም ዝተበፅሐ እውን ተገሊጹ እዩ። ናይ ሲኖዶስ ኦርቶዶክስ ተዋህዶ ቤተ ክርስትያን ትግራይ ዋና ፀሓፊ ኣቡነ ኣረጋዊ ኣክሱም ቅድስቲ ከተማ ተባሂላ ሰለስተ ኣወጅት ኣልኮላዊ መስተንጫትን ሙሉእ ብምሉእ ንምእጋድ ብዝምልከቶም ኣካላት ይዘራረቡ ምህላዎም ሓቢሮም። ሆቴላ ዝቆፃፀር ሕጉውን ነውፅእ ኣለና። እታ ከተማ ቅድስቲ ተባሂላ ስለትፅዋዕ ንቅድስና ዝኸውን ስራሕ ክስርሕ ኣለዎ ብምባል ከተማ ምልክት ቅድስና ዘርኢ ሕጊ ክነውፅእ ኣለና ኢሎም። ከተማ ኣክሱም ብልምዲ ቅድስቲ ከተማ ተባሂላ ዝፅዋዕ ከም ዝነበረት እውን ጠቂሱ። እዚ ሕጂ ዘሎ ውሳነ ድማ ነዚ ሕጋዊ ዝገብር ምዃኑ ኣመልኪቶም። ኣክሱም ንብዙሕ ዓመታት ሕጊ ልቦና፣ ሕጊ ኦሬትን ሕጊ ወንጌልን ዘቕረበት ዝዓቀበት ክርስትያናዊት ደስትት ብምዃና ቅድስቲ ምዃና ብፁእ ኣቡነ ኣረጋዊ ገሊፆም። ብዙሕ መንበረ ታቦት ፅዮናት፣ መንበረ ፅላት፣ መንበረ ሳማራ፣ መንበረ ቅዱሳን ስለ ዝኾነት ዘለዋ ክብሪ ከም ዘለዎ ኮይኑ ካብ ሕጂ ንድሓር ግን ነታ ከተማ ዘብላ መፅናዕቲ ቀሪቡ ኣሎ ክብሉ ኣረዲኦም። ወሲኮም ኣብ ዘመን ዘሎ ቅዱስናታ ከተማ ናብ ቀፃሊ ወለዶ ክመሓላለፍ ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተክርስትያን ትግራይ ወሲኑ ኢሎም። ብተወሳኺ ዕላምኦም ጥንታውን ታሪካውን መንነትን ክብሪ እንታ ከተማ ንዓለም ንክፍለጥ ምዃኑን ገሊፆም። ሕጂታ ከተማ ንቅድስና ዝበቅዕ ነገራት ክትገብር ኣለዋ፣ ከምኡውን ንቤተ ክርስትያን ህዝብን ምእመንን ብፅቡቅ ክስተምሃር ኣለዎም ኢሎም ኣለው። ኦርቶዶክሳዊ ተዋህዶ ቤተ ክርስትያን ትግራይ ንኣክሱም ቅድስቲ ከተማ ክትብል ዝወሰደቶ ውሳነ ምስ ማሕበረሰብ እስላምታ ከተማ ዳግማዊ ውጥረት ኣብ ዝረኣየሉ ዘሎ እዋን እዩ። ኣብታ ከተማ ዝርከባ መሳጊድ ካብ መጀመርታ ወርሒ መያዝያ ጀሚረን ተዓፂን ከም ዘለዋ እዩ ዝንገር። ነስዒቡ ዋና ፀሓፊ ቅዱስ ሲኖዶስ ብፁእ ኣቡነ ኣረጋዊ ነታ ከተማ ቅድስቲ ከተማ ኢልካ መፅዋዕ ኣብ ነበርቲ ስላም ዝኾነ ቂም ወይ ጎንፂ የስዕብ ድዩ ንዝብል ሕቶ ምስ ኣክሱም ብሰላምን ብፍቕርን ዝነብሩ ኣሕዋት እዮም። ኣነ ብውልቀይ ዝተፈለየ ሓሳብ ክህልዎም እዩ ዝብል እምነት የብለይን ኢሎም ኣለው። ኣክሱም ቅድስና ቤታን ጥንታውነተን ቅርሳውነተን ብምእማን ሰዓብቲ ክልቲእን ሃይማኖታት ማሕበራዊ ፅም ዝምድናታት ከም ዘለዎም ብምጥቃስ ቅዱስ ስለ ዝኾነት ፍሉይ ደገፍ ክገብሩላ እዮም እምበር ዝቃወሞ ነገር ክህል እዩ ዝብል ግምት የብለይን። እንተሃልዩ ግን ምስ ማሕበረሰብ እስላም ዝረብ ይከኣል ክብሉ ኣረዲዮም።

ክብራ ሰማዕትና በዛ ናይ በረኸት መንግስኣብ ሓሪ ማዕተበይ ትብል ናብቲ ዝቕፅል ቃለ መሕትት ምስ መርሃዊ ወልደ ሚካኤል ክንሰጋግር ኢና።

0: advertising.
1: Landu brainstorms boat names for the boat he hopes to own.
2: How about Fishful Thinking? Nah, too cute. C'est la vie? Would be better if I was French.
1: Boatu has a boat covered by Geico, with added 24/7 access to the largest towing fleet on the water. He has the confidence to spend more time on an actual boat.
2: Fantastic voyage? Now we're getting somewhere.
1: Plus, Geico can help Boatu cover what's on board, too.
2: Oh, I know. Boy, oh boy. Or barely awake. Paddle to the metal. Oh, man. I should do this for a living.
1: It feels good to be Boatu. It feels good to Geico.
3: Yeah, I'll fish book.
4: እዚ ተሰምዖ ዘለኹም መደብ ብቋንቋ ትግሪና ዝፍኖ ሬድዮ ኤስቢኤስ ሰማዕትና ሰማዕቲ ሬድዮ ኤስቢኤስ ሎሚ ዕዱም ኣለኒ ካብ ጎረቤት ሃገርና ካብ ኒውዚላንድ እዩ መርሃዊ ወልደ ሚካኤል እዩ ብብዙሕ ነገር እዩ ዝፍለጥ መርሃዊ ኣብ ፖለቲካ ይነጥፍ ገጣሚ እዩ ኣብ ዝተፈላለየ ንጥፈታት እውን ክንሪኦ ንኽእል ኢና ብፍላይ ሎሚ ንሪኦ ገጽ ናይ መርሃዊ ግን ፀሓፋይ ከም ምዃኑ መጠን ብዛዕባ መፅሕፍትን ኣብ ፅሕፈት ዘለዎ ማለት ንጥፈታትን ጉዕዞን ከመይ ከም ዝመስል ክንደስሶ ኢና ኣብዚ ቅርብ እዋን ሓንቲ ዓባይ መፅሓፍ ናይ እንግሊዝኛ መፅሓፍ ፅሒፉ ኣሎ ንሳ ድማ ጎድ ኤን ሉሲፈር ቤት ኦን ኣፍሪካ ኣል ካቡላን ትብል ልዕሊ 425 ገፅ ዝሓዘት መፅሓፍ እዩ ፅሒፉ ዝግባእ ናይ እንግሊዝኛ ጠቅማ ተጠቂሙ ኣብ ኣፍሪቃ ዘሎ ኩነታት ኣፍሪቃውያን ካብቲ ሒዝዎም ዘሎ ዓትዒትዎም ዘሎ ነገራት ከመይ ገይሮም ሓራወፁ ንዕኡ ዝምልከት እዩ ፅሒፉ ዘሎ ካልእ መፅሓፍትን ከምዝፀሓፈ ፈለጠ ባዕሉ ክዕለና እዩ የቀኒለይ መርሃዊ ምሳይ ስለ ዘለካ ብዛዕባ መፅሓፍትካ ክነዕልል ፍቃደኛ ምዃንካ ኣዝዩ መስግነካ
5: ይቀኒለይ በየነ ስለዝዓድምካኒ
4: መፅሓፍ

0: advertising.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've give up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, career. Work in Progress. Listen now wherever you get your podcasts.
4: መንስ ያትዝሕልፍዎ መግደራ ንዕኡ ዘንፀባርቕ እዩ ሕጂውን እዚ ፅሒብካ ዘለካ ናይ ኣፍሪቃውያን እህታ ናይ ኣፍሪቃውያን ፀገም መፍትሒ ይኸውን ዶ ካብ ዝብል ዝፅሓፍካ እዩ እሞ ምፅሓፍን ምስ ፖለቲካን ስነ ጥበብን ካልእ ኣተሓሳስባን ንሂወትካ ከመይ ይፀሉ ማለት እቲ ፖለቲካ ድዩ ንክፅሕፍ ዝድረኸካ ወይስ እውን እቲ ምፅሓፍ እዩ ናብ ፖለቲካ ወይ ፖለቲካዊ ዛዕባ ከተልዕል ዝገብረካ
5: ያ ፅቡቅቲ ሕቶ ሓቂ ዘረባ ክሳብ ሰለስተ ነገራት ኣለዋ ማለት ብዘይካቲ ካብ መጀመርያ ንዓያ ምፅሓፍ ካብቲ ዝሓገዘኒ ቃላት ምጥቃሚ ይኹን ገለ ይኹን ኣደይ ንፍዕቲ ተዛራቢት ትግርኛ ነይራ ማለት ክብል ከለኹ ዕሙቕ ዝበለ ትግርኛ ምስላታት ቃላት ክሳብ ሕጂ ንዓ እንዳ ዘኮርኩ የፅሕፍ ላይ ትግርኛ ፅሕፍ ከለኹ ማለት እዩ ካብ ቃላታ ገለ የፅሕፍ ከይንኡ ግን ድሒሩ ዝመፀ ግን ሰለስተ ነገር መስለኒ እዮም ፀልዎ ኩሉ ግዜ ማለት እዩ ሓደ እቲ ናብ ፖለቲካዊ ሸነ ክኸውን ከሎ እቲ ሓደ ከዓ መንፈሳዊ ክንዶ ክንብሎ ንክእል መፅሓፍቲ መፅሓፍ ቅዱስ ኹን ኪንኡ እውን ካልኦት መፅሓፍቲ እውን ኣንቢበ ሶ ንሱ ክኸውን ንኽእል እዩ ብፍላይ መፅሓፍ ቅዱስ ማለት እዩ ሳልሳይ ከዓ እቲ ክሪኤቲቪቲ እናትካ ማለት እዚ ግጥምታት ዝገለፅፈሉ ስለዚ ክትፅሕፍ ከለካ ክሰርሕ ከለካ ፖለቲካ ክሓስብ ከለኹ እዚ ሰለስተዩ ዝሰርሕ ሰምሃው ኣብቲ ናይ እምነት ክሓስብ ከለኹ ፖለቲካ ይሰርሕ ምስኡ ምክንያቱ ምስ ከመይ ጌይርካ ኮምዴት ትገብሮ ታይ ክሬቲቪቲ ይመፅእ እቲ ጥበብ ከመይ ጌርካ ፊት ትገብሮ ናብኡ መፅእ እቲ ጥበብ ክትሓስብ ከለካ ፖለቲካ ተንፀባርቕካ እምነት ተንፀባርቕካ እዚ ኣብ መንጎቲ ካልኦት ጉዳያትን ኩነታትን ዘለዉ ማለት እዩ ሕጂ እቲ ዶብ ዳርጋ ሃሲሱ እዩ ኣባይ ኣብ ሰለስተኡ ዘሎ ዶብ ሃሲሱ እዩ ዝኾነ ነገር ክሓስብ ከለኹ ናቹራሊ ብኩሉ የ ዝሓስቦ ማለት እዩ
4: ስለዚ ብምፅሓፍ ድ ዝቐለካ ስምዒትካ ክትገልፅ ወይስ ብምዝራብ ማለት ኣብ ዘረባ እውን ቀሊል ሰብኣይ ኮንካ ናብ ዝኾነ ኣብ ብዙሕ ናይ ቃል ምሕትት ነገራት ሰምዓካየ ኣብ ኣኼባታት እውን ንፉዕ መዳሪ ንፉዕ ተዛራቢ ኢኻ ስለዚ ገሊኡ እንታይ ኣሎ ክፅሕፍ ዝቐሎ ክዛረብ ግን ዝኸብዶ ኣብ ገሊኡ ድማ ተዛራባይ ኮይኑ ክፅሕፍ ግን ዘይክእል ኣሎ ስለዚ ኣየና እዩ ንዓኻ ኣፀቢቑ ኮንፈ ወይ ማለት ምችኡ ኮይኑ ዝስማዓካ ክትፅሕፍ ዶ ወይስ ክትዛረብ ነቲ ስምዒትካስ ብዘረባ ክትገልፆ ዶ ወይስ ብፅሑፍ ክትገልፆ እዩ እሞ ኣፀቢቑ ማለት ፅቡቅ ዝስማዓካ ማለት እየ
5: እዚኣ ናብ 99 ሲ ክጀምር ማለት ድሓን ግጥምታት ገለ ክሰርዓሉ ጀመርኩ ግዜ ስለዝነበረ ሓንቲ ጥራዝ ነራት ናይ ዓባይ ገዚእየ ገለስ ኣብኣ ፅሓፍኳ ነራ ካብ ሰብ ሰሚዐ ደ ሰማዕ ኮነ ተፀለየ ደ ትፀልኹን ኣይፈለጥኒ ግን ናተይ ኮይና ተሰማዓትኒ ካብ ልሳነይ ብርዐ ኣምን ትብል ነራ በዚኣ ነብሰይ ረጊማያ ዳርጋ ክብል ክእል እዮም ወይ ከዓ ብኣ መንገዲ ከይደ ምክንያቱ ብብርዐ ብጣዕሚ እዩ ዝቐለለይ ካልኣይ ሓደሓደ ኮረክሽን ክትገብር ትኽእል ኢኻ ኖ ደብዳቤ ፅሒፈልካስ ክተጠቃዕሰ ክድምስ ክእል እየ ብቃለይ እንተይለካ ግን ቀሊል ኣይኮነን ኦረዲ በፅሒቱ ዳመጅ ዋላ ቅሬታ ይሓተትካ ማለት እዩ ዚኢታት ከምኡ ካብ ዝብል ብምብጋስ ዳሕራይ ከዓ ማለት እዩ ኣብቲ ፅሑፍ ብጣዕሚ ነፃነት ኣለዎ በይንካ ኮንካ ስለትፅሑፎ ገለ ታ መልሰ ግብሪ ብቀታይ ትረክበሉን ኢኻ ንሱ ንዓይ ከዓ ሒዝኒ ዝኸይድ ካልእ ዓለም ዘእትወኒ ኮይኑ ስለዝረክቦ ነበርኩ ብምፅሓፍ ዝያዳ ዝበለፅ ብምዝራብ
4: ኩራ ሰማዕትና እዚ ምስ ፀሓፊ መርሃዊ ወልደ ሚካኤል ዝተገብረ ኣላለ ኣቋሪፅና ኣለና ብዝመፅእ ሓሙስ ክንምለሶ ኢና በዛ ናይ ኣብራር ዑስማን ወለላ መዓር ትብል ናብቲ ዝቕፅል መደብና ክንሰጋገር

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ ናብ sbs.com.au/ትግርኛ ብፅሑ ወይ sbs ኦዲዮ ኣፕ ዳውንሎድ ግበሩ። sbs ኦዲዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽብዎ ትኽእሉ ኢኹም። ንወቕቲ ጉንፋዕ ወይ ፍሉ ኣውስትራልያ ተዳሊኹም ዶ ኣለኹም? ወቕቲ ጉንፋዕ ኣብ ኣውስትራልያ ክጅምር እንከሎ ንገዛእ ርስኻ ንስድራ ቤትካን ኣብ ማሕበረሰብና ልዕሊ ኩሉ ተጠቃዕቲ ዝኾኑ ሰባት ንምክልኻል ክንፈልጦ ዘለና ነገር ኣብዚ ናይ ሎሚ ምንባር ኣብ ኣውስትራልያ መደብና ቀሪቡሎ። ኢንፍሉዌንዛ ወይ ጉንፋዕ ንሙሉእ ዓመት ዝፀንሕ ዝርግሐ ዘለዎ ቫይረስ እዩ። እዚ ድማ ኣብ ዝኾነ እዋን ክትተሓዝ ትኽእል ኢኻ። ኣብ ኣውስትራልያ ኣብ እዋን ቀውዒ ምልባዕ ሰዓሊ ይውስኽ፣ ከምኡውን ኣብ ወርሒ ሰነ ክሳብ መስከረም ኣብ ዘሎ መልከፍቲ ይውስኽ። ጉንፋዕ ግን ክሳብ ክንደይ ሓደገኛ እዩ? ምልክታት ጉንፋዕ ካብቲ ልሙድ ሰዓል ንላዕሊ ኣዝዩ ሓደገኛን ነዊሕ ዝፀንሕን እዩ። ልዑል ረስኒ፣ ቃንዛ ጭዋዳታትን ቃንዛ መላግቦን ቃንዛ ርእስን ቃንዛ ጉሮሮን ከጠቓልል ይኽእል እዩ። ኣብ ኣውስትራልያ ኣብ 2025 ዓ ም ልዕሊ 1700 ሞት ዝተመዝገበሉ ብምንባሩ እቲ ዝኸፈ ናይ ኢንፍሉዌንዛ ዓመት እዩ ነይሩ።
2: So a lot of us think it's just like a cold, but it is a serious condition which kills hundreds of Australians every year. Many thousands of Australians
1: መብዛሕትና ከም ተራስ ዓሊና ንሓስቦ። ኣብ ነፍሲ ወከፍ ዓመት ግን ብኣማይት ዝቁፀሩ ኣውስትራልያውያን ዝቐትል እዩ ይብል ዶክተር ማይክል ራይት ናይ ሲድኒ ሓፈሻዊ ሕክምናን ፕረዚደንት ኮሌጅ ሓፈሻዊ ሕክምና
2: ኣውስትራልያን። lung infection
1: ዝሓት ኣሽሓት ኣውስትራልያውያን ኢንፍሉዌንዛ ሓሚሞም ናብ ሆስፒታል ይኣትዉ፣ ምክንያቱ ድማ ከቢድ ናይ ምትንፋስ ረክሲ ስለ ዘለዎ እዩ። ብኢንፍሉዌንዛ ኣዝዩ ዝጥቃዕ መን እዩ? ጥዑያት ሰባት እውን ከይተረፉ በቲ ጉንፋዕ ኣዝዮም ክሓሙ ይኽእሉ እዮም። ከቢድ ሕማምን ክንክን ሆስፒታል ዘድልዮምን ልዑል ሓደጋ ዘንፀላልዎም ጉጅለታት እዞም ስዕቡ እዮም። ትሕቲ 5 ዓመት ዝዕድሚኦም ህፃናት፣ ልዕሊ 65 ዓመት ዝዕድሚኦም ዓበይቲ ኣቦርጅንን ወይ ቶረስትሬት ኣይላንድራት ውልቀ ሰባትን ሕዱር ኩነታትን ጥንስን ዘለዎም ሰባትን። ዶክተር ራይት ከም ዝብሎ እዞም ሰባት እዚኣቶም ብረክሲ ሳምቡ ብኒሞንያን ናይ ምሕ

0: ምጥማም ዕድሎም ዝሰፍሐ እዩ ናብ ሆስፒታል ክኸዱ ድማ ኣለዎም ኢሉ ንገዛ ርእሰይ ካብ ጉንፋዕ ብኸማይ ክከላኸል ይኽእል ኢንፍሉዌንዛ ብነጠብጣብ ወይ ብጥፍጣብ ካብ ናይ ዝተለኽፈ ሰብ ጎረሮ ወይ ኣፍንጫ ዝመሓላለፍ እዩ ፅሬት ምዝውታር ከም ብቐፃሊ ኢድካ ምሕፃብ ኣብ እትስዕለሉ ወይ ኣብ እዋን ምህንጣስ ኣፍካን ኣፍንጫኻን ምሽፋንን እቲ ሰዓል ናይ ምትሓዝን ናይ ምዝርጋሕን ተኽእሎኻ ናብ ዝተሓተ ደረጅኡ ንምውራድ ይሕግዝ ካብ ኢንፍሉዌንዛን ዘስዕቦ ከቢድ ሕልኽልኻትን ንምክልኻል ዝሕግዝ ዝበለፅ ኣገባብ ግና ዓመታዊ ክታበት ጉንፋዕ ምውሳድ እዩ ዶክተር ራይት ከምዚ ብምባል ይገልጽ
1: The advantage of getting vaccinated is that you reduce the risk of you getting sick. You actually make sure that you're less likely to get a serious infection.
0: You're also less likely to spread the virus. You're also less likely to spread the virus. You're also less likely to spread the virus. ዝኽተቡ ውልቀሰባትን ንኻልኦት ናይ ምትሕልላፍ እድሎም ዝተሓተ እዩ ክታበት ምውሳድ እቲ ዝበለፀ ነገር ንገዛ ርእስኻ ንስድራ ቤትካ ከምኡውን ንማሕበረሰብካ ንምክልኻል ክትገብሮ እትኽእል ስጉምቲ እዩ ክታበት ጉንፋዕ ክወስዶ እቲ ክታበት ከ ይኽፈሎ ድዩ ናይ ሕማም ጉንፋዕ መከላኸሊ ክታበት ንኹሉ ሰብ ኣዝዩ ኣገዳሲ እዩ ብፍላይ ግን ኣብ ማሕበረሰብ ንዘለዉ ተጠቃዕቲ ዝያዳ ጠቓሚ እዩ ዶክተር ስቲፋኒ ዊልያምስ
2: We recommend everybody over the age of 6 months gets a flu vaccine every year. And there are some groups of people
0: who have had that vaccine for life in the world. And they have had it for the age of 25 years. And they have had it for 25 years. Dr. Williams, I'm a chairman of the Australian Department of Australia, and I'm a gazette director. ኣብ ትሕቲ ኣውስትራልያ ናሽናል ኢሚናይዜሽን ፕሮግራም ክታበት ብነፃ ዝውሃቦም ገለ ጉጅለታት ሰባት ኣለዉ ድማ ትብል
2: And they include children aged 6 months to 5 years, adults aged 65 and over.
0: ካብ 6 ወርሒ ክሳብ 5 ዓመት ዝዕድሚኦም ህፃናት 65 ዓመት ዝዕድሚኦምን ልዕሊኡን ዓበይቲ ጡንሳት ኣንስቲ ዕድሚኦም 6 ወርሕን ልዕሊኡን ዝኾኑ ህዝብታት ኣቦርጅንን ቶረስ ስትሬት ኣይላንድራትን ፍሉይ ናይ ሕክምና ኩነታት ዘለዎም ሰባትን ናፃ ናይ ጉንፋዕ ክታበት ክትወስድ ዘይግባኣካ እንተኮይኑ ነቲ ክታበት ካብ ናይ ሕማም መከላኸሊ ወሃቢ ክትዕድግ ትኽእል ኢኻ ዶክተር ዊልያምስ
2: You can get a flu shot in many healthcare settings including your local doctor, local counselor.
0: ብዙሓት ናይ ክንክን ጥዕና ቦታታት ናይ ሰዓል ክታበት ክትወስድ ትኽእል ኣብ ከባቢኻ ዝርከብ ሓኪም ናይ ከባቢኻ ናይ ምክልኻል ክሊኒክ ኣብ ናይ ማሕበረሰብ ሓለዋ ጥዕና ማእከላት ኣብ ሙሉእ ኣውስትራልያ ናይ ኣቦርጅን ሓለዋ ጥዕናን ገለ ፋርማሲታትን ዘጠቓለለ እዩ ምምሕዳር ግዝኣትካ ወይ ናይ ቴሪቶሪ መንግስቲ ወይ ኣስራሒኻ ብዘይ ክፍሊት ናይ ክታበት ፕሮግራማት ከካይድውን ይኽእሉ እዮም ኣብ ኣውስትራልያ ብዘይ ምውጋእ መርፊ ዝውሰድ ክታበት ኣሎ ዶ ኣብ ኣውስትራልያ ኣብ 226 ብዘይ መርፍእ ብኣፍንጫ ዝኣቱ ፈሳሲ ክታበት ተዳልዩ ኣሎ ካብ 2 ክሳብ 17 ዓመት ዝዕድሚኦም ቆልዑ ውሕስን ውፅኢታውን ብዝኾነ መገዲ ንኽጥቀሙ ምምሕዳር ሕክምና ብዝእዝዞ መገዲ ፀዲቑ ኣሎ እዚ ኣብ ኣውስትራልያ ካብ 2 ክሳብ 5 ዓመት ንዝዕድሚኦም ህፃናት ብነፃ ኣብ ዝተወሰነ ግዝኣታት ዝቐርብ እዩ ፕረዚደንት ናይ ኣርኤሲጂፒ ዶክተር ራይት ኣብቲ ዕድመ እዚ ዘለዉ ቆልዑ ብመርፍእ ምውጋእ ከም ዘይፈትውን ወለዶም ነዝሪኦም ከም ዘይምፅዎምን ንፈልጥ ኢና ኣብ እትነብርሉ ከባቢ ብመንግስቲ ዝተመወለ ናይ ብኣፍንጫ ዝውሰድ ክታበት ኣብ ከባቢኹም እንተልዩ ንሓኪም ስድራኹም ሕተትዎ ናይ ጉንፋዕ ክታበት ዝውሰደሉ ዝበለፀ ግዜ ግን ማዓስ እዩ ካብ 3 ክሳብ 4 ኣዋርሕ ኣቐዲምካ ቅድሚ እቲ ዝለዓለ ወቕቲ ሰዓል ምእታዊ ክታበት ምውሳድ ንምክልኻልቲ ሕማም ውሑስ ከም ዝገብረልካ ኣብ ዩኒቨርስቲ ሲድኒ ፕሮፌሰር ናይ ተመሓላለፊ ሕማማትን ዓለምለኻዊ ጥዕናን ዝኾነ ዶክተር ሜሩ ሸል ትገልጽ
3: The optimal timing of protection is about 3 to 4 months. That's why we recommend autumn to start a winter months for people to get influenza.
0: ስለዚ ኸይና ሰባት ናይ influenza ክታበት ኣብ ምጅማር ቀውዒ ክወስቱን መክር ኣብ ወርሒ ሚያዝያ ጉንበት ናብ ዕዳጋ ኣብ ዝመፅሉ ኣብ ዝጥዕሞም እዋን ክኽተቡ እቲ ዝበለፀ ግዜ እዩ ብዛዕባ ጎናዊ ሰዕብየን ክታበት ጉንፋዕ ክጭነቕ ኣለኒ ድዩ ገለ ሰባት ክታበት ድሕሪ ምውሳዶም ንቑሩብ መዓልትታት ዝፀንሕ ናይ ልኦም ኩነታት ምልክታት ይሕልፉ ኩሎም ክታበታት ከም ቃንዛን ሕበጥን ምቕያሕ ወይ ፍኹስ ዝበለ ረስኒ ዝኣመሰሉ ልሙዳት ጎናዊ ሰዕቢናት ይኸትሉ እዮም ትብል ዶክተር ሼል
3: All vaccines tend to have some common side effects like pain and swelling.

0: redness, all of those things that you get after a needle, or it can lead to some mild fever, which will often
1: result. እቲ ናይ ሰዓል ክታበት ውሕስን ውፅኢታውን ከምኡን መብዛሕትኡ ኣሉታዊ መልሰ ግብሪ በዓልካ መፍትሒ ክትረክበሎም ትኽእል ኢኻ ናይ

ኩራ ሰማትና ንሎሚ ዝሐዝነው ተስቶ ወዲናልና ቀድመ መዛምና ግን አርሳት ዜና ከደግመልኩም ኢራን ነቲቢ ፓኪስታናውያን አሽማግልታ ቢል በአሜሪካ ዝቀረበ እማመ መቁራ ተክሲ ምላሽ ከም ዝሐበትሉ ድሕር ምግላጽ እትውግን ሐዋር ዶው ዝብለሉ ዘተኮረ ዘተክግበር ጸዊዓ ምስ ጉጅላይ እስ ርክብ ዘለወን ብገበን ባርነት ተኸሳን ክልተ ኣንስቲ ሎሚ ኣብ ሜልበርን ቤት ፍርዲ ውሕስ ክሓጠአን ውድብ ጥዕና ዓለም ተሳፈርትን ሰራሕተኛታትን ካብታ ብሃንታ ቫይረስ ተጸልወት መዛወሪት መርከብ ኤምቪ ሆንዴስ ኣብ ቴነሪፌ ከም ዝተራገፉ ገሊጹ ማርሰማትና ናይ ሎሚ መደብና ኣብዛዚምና ኣለና ኣብ ዝመፅእ ሓሙስ ዝተፈላለዩ ትሕዝቶታት ሒዝና ክንምለስ ኢና ክሳብ ሽዑ ሰላም ቅነ ዝምንየልኩም ንሳኹም ፅናሕኩ ኣዳለውን ኣቕራብን ዝመደብ ብየነሰመርህ ብሩህ መዓልቲ

0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Amharinya Garnut, mobile, online and radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል።
2: ሰኞ ሚያዝያ 3 2018 አድማጮቻችን እንደምናርፈዳችኋል። ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ በመናስተልፎን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርት ከማህበረሰብ ለማህበረሰብና የቃለ ምልልስ ዝግጅቶቻችን ተካተዋል። በመጪው ሳምንት ዝግጅታችን ከትዝብትና ተስፋ የግጥም መጽሐፍ ደራሲ ኤሚሬትስ ፕሮፌሰር ባዬ ማምገር ያካሄድነውን ቃለ ምልልስ ይዘን እንቀርባለን። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎቹን ደግመንና እናሰማለን። አውስትራሊያ አመታዊ በጀት ይፋ ከመደረጉ በፊት ለቤቶች ግንባታ ተጨማሪ 4 ቢሊዮን ዶላር መመደቡ ተመለከተ። ዋን ኔሽን ምዕራብ ሲድኒን ቀጣዩ የፌደራል ህዝብ ተወካዮች ምክር ቤት ኢላማ ማድረጉን አስታወቀ የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የቤቶች ሚኒስትር ክሌር ኦኒል የፌደራል በጀት የቤቶች አቅርቦት ትጥረትን በነገው ዕለት የአመታዊ በጀቱ ይፋ ከመደረጉ በፊት ለቤቶች ግንባታ መሰረተ ልማት የሚሆኑ መንገዶች፣ ውሃ፣ መብራትና ለፍሳሽ አገልግሎቶች የሚውል የ2 ቢሊዮን ዶላር ተጨማሪ በጀት ተመድቧል። ወይዘሮ ኦኒል ይህን የሚደረገውም የወጣቱ ትውልድ ወደ ቤቶች ገበያ እንዲዘልቅ ለማስቻል መሆኑን ሲያመለክቱ
1: Now we are making a stack of progress. Remember the 5% deposit.
0: አሁን ተደራራቢ እድገትን ያደረግነው ልብ በሉ ከወዲሁ የ5% ቅድሚያ ተቀማጭ ክፍያ 4 ሚሊዮን አውስትራሊያውያን ለቤት ባለቤትነት አብቅቷል። 55000 ማህበራዊና ለአቅም መጣኝ ቤቶችን እየገነባን ነው ሲልም ለሀገሪቱ አስፈላጊ የሆኑ የቤቶችን ቁጥር ለመገንባት በመንገድ ላይ ሆኖም እኔ ሁሉ ለመከወን መንገዱ ረጅም መሆኑንም እንረዳለን። ለዚያም ነው መጪው በጀት ላይ ታካይ ሆነው ብለዋል። አንድ የኒው ሳውዝ ዌልስ የቤት አልባዎች ድርጅት አዲስ ሪፖርት የቤት ኪራይ ተራ ጥበቃ በአራት ዓመታት ውስጥ በጥፍ ማሻቀቡን አስታውቋል። የቤቶች ቀይ ኮድ በሚል ርዕስ ይፋ የሆነው ይህ ሪፖርት እንዳመለከተው ቅድሚያ የተሰጣቸው ቤት ጠባቂዎች ቁጥር 12500 ያህል ደረሰ ሲሆን ይህም ከ2021 አንስቶ በ115% ንረት አሳይቷል። ቅድሚያ ይሰጣቸው በሚል ዘርፍ ካሉት ውስጥ ቤት አልባዎች፣ ከቤት ውስጥ አመጽ የሸሹና ደህንነቱ ያልተጠበቀ ቤት ነዋሪዎች ይገኙበታል። ኒው ሳውዝ ዌልስ ውስጥ ከፍተኛው የ500% ጭማሪ ያሳየውም ዋጋ ዋጋ ሲሆን ሲድኒ ውስጥ ካምደን፣ ባንክስታውንና ፌርፊልድ ክፍለ ከተማዎችም በቤት ጥበቃ ከፍተኛ መዝገብ ውስጥ ሰፍረው ይገኛሉ። የዋን ኔሽን ፓርቲ ከኒው ሳውዝ ዌልስ ፈራር የምክር ቤት ወንበር ድል በኋላ የትኩረት አቅጣጫውን ወደ ምዕራብ ሲድኒ ማዞሩን አስታውቋል። በፈራር ምርጫ የዋን ኔሽን እጩ ተወዳዳሪ የነበሩት ዴቪድ ፌሊ በፌደራል

ለማ የመጀመሪያው የዋን ኔሽን የህዝብ ተወካዮች ምክር ቤት ተመራጭ ለመሆን በቅቷል። ፓርቲው በቀጣዩ ፌደራል ምርጫ የኤነርጂ ሚኒስትር ክሪስ ባውን የምዕራብ ሲድኒ ማክማን የምክር ቤት ወንበርን ኢላማ ውስጥ አስገብቷል። አንድ የፍትሃዊ ሥራ ኮሚሽን የጠበብት ቡድን የምግብ አድራሾችን የሥራ ሁኔታዎች በተመለከተ የመረጃ ስሚ እያካሄደ ነው። በ2024 የተሻሻለው ሕግ መሠረት የፍትሃዊ ሥራ ኮሚሽን አነስተኛ የመደበኛ ክፍያን የመወሰን ሥልጣን ሰጥቷል። አውስትራሊያን ወክላ በዩሮቪዥን የዘፈን ውድድር ተዋዳሪ የሆነችው ድምጻዊት ዴልታ ጉድረም ኤክሊፕስ የሚለውን ዘፈኗን ለአድናቂዎቿ ይፋ አድርጋለች። የዘፈን ውድድሩ ረቡዕ ዕለት የሚጀመር ሲሆን የቀጥታ ስርጭቱ በኤስቢኤስ ቴሌቪዥን አማካይነት ይሆናል። ዴልታ ጉድረም አርብ በሲድኒ ሰዓት አቆጣጠር ከጠዋቱ 5 ሰዓት ላይ አዲሱን የመወዳደሪያ ዘፈኗን ታቀርባለች። በዚሁ ወደ ውጭ ምንዛሪ ተመና መረለን። አንድ የአውስትራሊያ ዶላር 112 ኢትዮጵያ ብር ከ84 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ ናስባለን። ሲድኒ ብራ ይሆናል፣ ዝቅተኛ 16 ከፍተኛ 23። ሜልበርን በከፊል ደመናማ ይሆናል፣ ዝቅተኛ 9 ከፍተኛ 19። ብሪስበን ብራ ይሆናል፣ ዝቅተኛ 17 ከፍተኛ 24። ፐርስ ፀሐያማ ይሆናል፣ ዝቅተኛ 11 ከፍተኛ 27። አድላይድ በአብዛኛው ፀሐያማ ይሆናል፣ ዝቅተኛ 11 ከፍተኛ 23። ሆባርት በከፊል ደመናማ ይሆናል፣ ዝቅተኛ 11 ከፍተኛ 17። ካምብራ በከፊል ደመናማ ይሆናል፣ ዝቅተኛ 7 ከፍተኛ 19። ዳርዊን ፀሐያማ ሆኖ ይውላል፣ ዝቅተኛ 23 ከፍተኛ 33። አዲስ አበባ በአብዛኛው ፀሐያማ ይሆናል፣ ዝቅተኛ 25 ከፍተኛ 34። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያ ዓመታዊ በጀት ይፋ ከመደረጉ በፊት ለቤቶች ግንባታ ተጨማሪ 4 ቢሊዮን ዶላር መመደቡ ተመለከተ። ዋን ኔሽን ምዕራብ ሲድኒን ቀጣዩን የፌደራል የሕዝብ ተወካዮች ምክር ቤት ኢላማው ማድረጉን አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: የኢትዮጵያ ውጭ ጉዳይ ሚኒስቴር በደቡብ አፍሪካ የሚኖሩ የኢትዮጵያውያንን ደህንነት በተመለከተ በአዲስ አበባ የደቡብ አፍሪካ አምባሳደርን ጠርቶ አነጋገረ። የውጭ ጉዳይ ሚኒስትር ዴታ ብርሃኑ ጸጋዬ በደቡብ አፍሪካ በሚኖሩ ኢትዮጵያውያን ደህንነት ዙሪያ በአዲስ አበባ ከሀገሪቱ አምባሳደር ጋር በጽፈት ቤታቸው ተወያይተዋል። በቅርቡም ኢትዮጵያውያን ፍልሰተኞችን ጨምሮ ደቡብ አፍሪካ ውስጥ በሚኖሩ የውጭ ዜጎች ላይ የተፈጸሙ ያሉ ጥቃቶች እንዳሳሰቧቸው አምባሳደር ኖንኬባ ሎሲ እንደተገለጸላቸው የውጭ ጉዳይ ሚኒስቴር ባሰራጨው መረጃ ገልጿል። አምባሳደር ሎሲ የደቡብ አፍሪካ መንግስት ጥቃቱን በጽኑ ማውገዙን በውይይት ወቅት መናገራቸውን አክሎ የገለጸው የሚኒስቴሩ መረጃ የደቡብ አፍሪካ መንግስትም በጥቃቱ ዙሪያ ምርመራ ያደረገ መሆኑ ተገልጿል ብሏል። ምርመራው ሲጠናቀቅም የደቡብ አፍሪካ መንግስት ውጤቱን ለኢትዮጵያ መንግስት እንደሚያሳውቅም መነሳቱ ተገልጿል። የአዲስ አበባ ከተማ ምክር ቤት ተጨማሪ 9.94 ቢሊዮን ብር በጀት አጸደቀ። የአዲስ አበባ ከተማ ምክር ቤት ለተያዘው በጀት ዓመት 9.94 ቢሊዮን ብር ተጨማሪ በጀት ማጽደቁ ተገልጿል። ለከተማዋ አስተዳደር ሰራተኞች ፌደራል መንግስቱ የፈቀደውን 8.5 ቢሊዮን ብር የደሞዝ ድጎማና 999 ሚሊዮን ብር ለከተማዋ የልማት ስራዎች የሚውል በጀት ነው የከተማ አስተዳደሩ እንደገለጸው። የከተማ አስተዳደሩ ለበጀት ዓመቱ በመጀመሪያ ያጸደቀው በጀት 350 ቢሊዮን ብር ቢሆንም ፌደሬሽን ምክር ቤት ዘንድሮ ለከተማዋ ለመጀመሪያ ጊዜ የድጎማ በጀት ሳይደለድል መቅረቱ አይዘነጋም። ባለፈው በጀት ዓመት ግን አዲስ አበባ ያገኘችው የፌደራል ድጎማ 5.4 ቢሊዮን ብር ነበር። የኤችአይቪ ቅድመ መከላከያ መድኃኒት በኢትዮጵያ በሙከራ ደረጃ ሊጀመር ነው ተባለም። ከስድስት ወር እስከ አንድ ዓመት ጊዜ ውስጥ በኢትዮጵያ በሙከራ ደረጃ ሊጀመር መሆኑ ተገልጿል። ሌና ካፓቪር የተሰኘው የኤችአይቪ ቅድመ መከላከያ መድኃኒት ከስድስት ወር እስከ አንድ ዓመት ጊዜ ውስጥ በኢትዮጵያ በሙከራ ደረጃ እንደሚጀመር የጤና ሚኒስቴር ገልጿል ተብሏል። ከፍተኛ ውጤታማነት እንዳለ የተረጋገጠውና በየስድስት ወሩ በመርፌ የሚሰጠው የኤችአይቪ ቅድመ መከላከያ መድኃኒት የሆነው ሌና ካፓቪር በሚቀጥሉት 6 ወራት እስከ 1 አመት ባለው ጊዜ ውስጥ በኢትዮጵያ በሙከራ ደረጃ አገልግሎት ላይ እንደሚውል የጤና ሚኒስቴር የገለጸ ሲሆን መድኃኒቱ በአመት 2 ጊዜ ብቻ በመርፌ የሚወሰድ በመሆኑ ለተጠቃሚዎች ምቾት የሚሰጥና ውጤታማነቱም የላቀ እንደሆነ መግለጹን የሀገር ውስጥ መገናኛ ብዙሃን ገልጸዋል። በጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር ዴስክ መሪ ስራ አስፈጻሚ አቶ ፈቃዱ ያደታ እንደገለጹት ኢትዮጵያ መድኃኒቱን ወደ ሀገር ውስጥ ለማስገባት አስፈላጊ የሆኑ ቅድመ ዝግጅቶች ቶቹን አድርጋለች ተብሏል። በአዲስ አበባ በመንግስት መስሪያ ቤቶች የሚሰሩ ሰራተኞች ጉቦና የእጅ መንሻ ለመቀበል የአካውንት ቁጥር እስከ መስጠት ደርሰዋል ተባለም። ሰሞኑን በተከናወነው የአዲስ አበባ ከተማ ምክር ቤት መደበኛ ስብሰባ ላይ እንደተነሳ የተገለጸው ይህ ጉዳይ ጉቦና እጅ መንሻ መጠየቅ አገልግሎት መስጠት ላይ እንቅፋት ሆኖ መቀጠሉ አሳሳቢ መሆኑ ተገልጿል። ይህም መሆኑ ጉቦ ጠያቂዎቹ የበለጠ እየተደፋፈሩ እንደሆነና ቅጣቱ ሌሎችንም ሊያስተምር እንዳልቻለ መጠቀሱን ምክር ቤቱን ውሎ የተመለከቱ ዘገባዎች ወጥተዋል። ይህንን ተግባር ለማስቆም ከምክር ቤት አባላት ምን እየተሰራ ነው የሚል ጥያቄ መነሳቱን ተገልጿል። ችግሩ መኖሩን በማመን ምላሽ የሰጡት የአዲስ አበባ ከተማ አስተዳደር የቢሮ ኃላፊዎች ይህንን ስር የሰደደ ሌብነት ለማስቆም የተለያዩ እርምጃዎች እየተወሰዱ ነው ብለዋል ተብሏል። ጥቆማዎች፣ ግምገማዎችና የኦዲት ሪፖርቶችን በመንተራስ ችግሮችን ለመፍታትም እየሰራን ነው ማለታቸው ተገልጿል። በዘጠኝ ወር ውስጥ 420 የሚሆኑ ባለሙያዎችና አመራሮች በህግ ቁጥጥር ስር መዋላቸውም ለዚህ ማሳያ ነው ብለው ማንሳታቸው ተገልጿል። ጉቦና ሌብነት በከተማዋ እየተፈጸሙ ይገኛሉ ያሉት የስራ ኃላፊዎች ባለሙያውና አመራሩ ሲሾም ያልበላ ሲሻ ይቆጫል የሚል ብሂል እያንሰራፋ ነው ተብሏል። በሙስናና በሌብነት ተሰማርተው በሚገኙ ላይ የሚወሰደው እርምጃና ተጠያቂነታቸው ቀደም ከነበረው መሻሻሉንም የሸገር ኤፍኤም ዘገባ ያመለክታል። የሚያዝያ ወር የዋጋ ግሽበት ካለፈው ወር ጋር ሲነጻጸር የ2.3% ጭማሪ አሳየ ተባለም። በኢትዮጵያ የሚያዝያ ወር የ2018 አጠቃላይ የዋጋ ግሽበት 11.7

በመቶ ሆኖ ተመዝግቧል። የኢትዮጵያ ስታቲስቲክስ መረጃ እንደሚያመለክተው ይህም ካለፈው መጋቢት ወር የ9.4 በመቶ አሃዝ ጋር ሲነጻጸር የ2.3 በመቶ ጭማሪ ታይቶበታል። የኑሮ ውድነቱ አሁንም በከፍተኛ ሁኔታ መቀጠሉን አመላካች ሆኗል። በሚያዝያ ወር የታየው የምግብና የአልኮል ያልሆኑ መጠጦች የዋጋ ግሽበት 13.5 በመቶ የደረሰ ሲሆን ይህም በመጋቢት ወር ከነበረበት የ11 በመቶ የ2.5 በመቶ ብልጫ አሳይቷል። ለዚህ ከፍተኛ ጭማሪ በዋናነት እንደ አትክልት፣ ስጋ፣ የወተት ተዋጽኦች፣ የእንቁላልና ፍራፍሬ፣ የምግብ ዘይትና ስኳር ያሉ መሰረታዊ ሸቀጦች ዋጋ የዋጋ ንረት አሳይተዋል። በሌላ በኩል ምግብ ነክ ያልሆኑ የዋጋ ግሽበትም በተመሳሳይ በወሩ የ9.1 በመቶ ጭማሪ አስመዘገበ ሲሆን ይህም ከመጋቢት ወር 7 በመቶ ጋር ሲነጻጸር የ2.1 በመቶ ጭማሪ አሳይቷል። በተለይ ትራንስፖርት 13 በመቶ፣ አልኮልና ትንባሆ 10.5 በመቶ፣ የኮሚኒኬሽን ስራዎች 9.7 በመቶ እንደዚሁም ምግብ ቤቶችና ሆቴሎች የ10.5 በመቶ ጭማሪ አድርገዋል። ሌሎች እቃዎችና አገልግሎቶች የ11.9 በመቶ ከፍተኛ ጭማሪ የታየባቸው ዘርፎች መሆኑን የኢትዮጵያ ስታቲስቲክስ አገልግሎት መረጃ ያመለክታል። በኢትዮጵያ ግብርናውን ለማሳደግ የግብርና ባንክ ያስፈልጋል ተባለም። የኢትዮጵያን የገጠር ግብርና ትራንስፎርሜሽን ልማት ለመተግበር የግብርና ባንክ መቋቋም ግድ እንደሆነ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አሳውቋል። ኢንስቲትዩቱ ይህንን ያሳወቀው የገጠር ግብርና ትራንስፎርሜሽን በኢትዮጵያ ከግብርና ወደ መዋቅራዊ ሽግግር በሚል ርዕስ የኢትዮጵያ የሳይንስ አካዳሚ ባዘጋጀው የግብርና ምሁራንና የባለድርሻ አካላት የፓናል ውይይት ላይ ነው። በዚሁ መድረክ እንደተነገረው የሀገሪቱ የገጠር ግብርና ትራንስፎርሜሽን ለማሳካት የግብርና ባንክ ማቋቋም እንደዚሁም የአርሶ አደሮችን የመበደር አቅም ማሳደግና ብሔራዊ የግብርና ፋይናንስ ፍኖተ ካርታ መተግበር ያስፈልጋል ብሏል። ከኢትዮ ቴሌኮም አክሲዮን የገዙ ባለድርሻዎች ስለ አክሲዮናቸው ምንም አይነት መረጃ እያገኘን አይደለም አሉ። ኢትዮ ቴሌኮም 10% ድርሻውን ለኢትዮጵያውያን በሽያጭ አቅርቦ አክሲዮን ከገዙ አንድ ዓመት ከግማሽ ቢሆናቸውም የድርሻው ገዢዎች እስካሁን የትርፍ ክፍፍልም ሆነ ሪፖርት በሚመለከት ምንም አይነት መረጃ እንዳልደረሳቸው ተናግረዋል። አክሲዮኑ ለሽያጭ መቅረቡ ይፋ እንደተደረገ መግዛታቸውን ለሪፖርተር ጋዜጣ የገለጹት አቶ ኃይሉ ታደሰ የተባሉ ባለድርሻ አንድ ዓመት ከ6 ወራት ለሚሆን ጊዜ መጠበቃቸውን፣ ነገር ግን እስካሁን እየሰራን ነው ጠብቁ ከሚል ምላሽ ውጪ ምክንያቱ ምን እንደሆነ ግልጽ ባልሆነ ሁኔታ በይፋ ዝርዝሩ እንዳልተነገራቸው ተናግረዋል። አክሲዮኑን የገዛ ነው ትርፋማ ሆነን ራሳችንን እንጠቅማለን በሚል ነበር የሚሉት አቶ ኃይሉ ይህ እንኳን ባይሆን ምላሽ መሰጠት እንደነበረበትና ስራውም ምን ደረጃ ላይ እንደሚገኝ ለባለ አክሲዮኖቹ በግልጽ ሊነገር ይገባል ሲሉ መጠየቃቸውን ዘገባው አክሎ አመልክቷል። ኩባንያው አክሲዮኑ ለሽያጭ ካቀረበ በኋላ ምክንያት ብሎ ያቀርብ የነበረው ባለ አክሲዮኖቹ የዲጂታል መታወቂያ ባለማቅረባቸው ስለነበር ዲጂታል መታወቂያቸውን በቀረበላቸው ጥያቄ መሰረት መላካቸውን የገለጹት ቅሬታ አቅራቢው አሁንም ችግሩ ይህ ከሆነ ዲጂታል መታወቂያቸውን ለላኩና መስፈርቱን ላሟሉ ገዢዎች እንኳን ቢያንስ የትርፍ ክፍፍልም ሆነ ሪፖርት መላክ አለበት ብለዋል። ዘገባው ከኢትዮ ቴሌኮም ምላሽ ማግኘት አለማግኘቱን በተመለከተ ያለው ነገር የለም። የኢትዮጵያ የሀገር ውስጥ ብድር ጭማሪ አሳያለ የኢትዮጵያ የገንዘብ ሚኒስቴር። አጠቃላይ ብድርም 51.8 ቢሊዮን ዶላር ደርሷል ተብሏል። ኢትዮጵያ በድጋፍ መልክ ከአሜሪካ በየዓመቱ በመንግስት በኩል ፈሰስ የሚደረግ የ1 ቢሊዮን ዶላር ድጋፍ የምታገኝበትን ስምምነት ሁለቱ ሀገራት መፈራረማቸውን የገንዘብ ሚኒስቴር ለፓርላማ ተናግሯል። የገንዘብ ሚኒስቴር ይህንን የተናገረው ከሰሞኑ 9 ወራት የስራ ክንውን ሪፖርቱን ለህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው ብሏል ሸገር በዘገባም። የሚኒስቴር መስሪያ ቤቱን የስራ ክንውን ሪፖርት በንባብ ያቀረቡት የገንዘብ ሚኒስትሩ አቶ አህመድ ሺዴ የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ደርሷል ብለዋል። ከዚህ ውስጥ 33.5 ቢሊዮን ዶላር የውጭ ብድር ዕዳ እንደሆነ እና ቀሪው 18.3 ቢሊዮን ዶላሩ ደግሞ የሀገር ውስጥ ዕዳ ነው ብለዋል ተብሏል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥም 22.1 ቢሊዮን ዶላሩ የፌዴራል መንግስት ዕዳ ሲሆን ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት የልማት ድርጅቶች ዕዳ ነው ተብሏል። ከሀገር ውስጥ ብድሩ ማለትም ከ18.3 ቢሊዮን ዶላር ውስጥ 17.5 ቢሊዮኑ የፌዴራል መንግስት ዕዳ ሲሆን ቀሪው ደግሞ የመንግስት የልማት ድርጅቶች ነው ተብሏል። በመጨረሻም አንዲት እናት በአንድ እርግዝና 5 መንታ ልጆችን ወለዱም። በሐረሪ ክልል ሐረር ከተማ አንዲት የ35 ዓመት እናት 4 ወንድና 1 ሴት በድምሩ 5

0: ህጻናትን በሰላም መገላገሏ ተገልጿል። ወይዘሮ በድሪ አደም የተባሉት እኚህ እናት ባህረር ህይወት ፋና ሪፈራል ሆስፒታል የህክምና ባለሙያዎች በሰጡት ድጋፍ ህጻናቱን በሰላም መገላገላቸው ተገልጿል። እናትየው ባህረሪ ክልል ሶፊ ወረዳ ቂሌ ቀበሌ ገንደ አህመድ ተብሎ በሚጠራው መንደር ነዋሪ ሲሆኑ ትዳር መስርተው በቆዩባቸው ያለፉት 12 ዓመታት ልጅ የመውለድ ፍላጎታቸው ሳይሳካ መቆየቱ ተገልጿል። ይሁንና በአሁኑ ወቅት በአንድ ጊዜ የአምስት ህጻናት እናት መሆን ችለዋል። የህክምና ባለሙያዎች እንደገለጹት በአሁኑ ወቅት አምስቱም ህጻናት አራቱ ወንድና አንድ ሴት ማለት ነው በጥሩ ጤንነት ላይ ይገኛሉ። ህጻናቱ የህክምና ክትትል እየተደረገላቸው ሲሆን በአሁኑ ወቅት በማሞቂያ ክፍል ውስጥ እንደሚገኙም ዘገባዎች አመልክተዋል። ይህ ክስተት በሆስፒታል ባለሙያዎችና በቤተሰቦቻቸው ዘንድ ትልቅ ደስታን ፈጥሯል ተብሏል።
1: ሀገርኛ ሪፖርት
2: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
3: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS አማርኛ በFacebook
4: በዚሁ ወደ ቃለ ምልልስ ዝግጅታችን እናልፋለን። ከገጣሚና ሳሊ ከበደች ተክላብ ጋር በገጣሚና ሳሊ ገብረ ክርስቶስ ደስታ የህይወት ዘመንና አሻራዎችን በተመለከተ በኦክላሆማ ዩኒቨርሲቲ የተካሄደውን ሲምፖዚየም በተመለከተ አናግረናቸዋል። እንሆን
5: SBS Radio ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
4: የዛሬው የውይይት ትኩረታችን በአንጋፋው ኢትዮጵያ ሰዓሊና ገጣሚ ገብረ ክርስቶስ ደስታ የጥበብ ስራ ህይወት ላይ ነው። ገብረ ክርስቶስ ደስታ በሁለት ገጽታ ይነሳል። አንድም በነገጥም ስራዎቹ፣ ሁለትም በስነ ስዕሉ። ከሀገርኛ የቀብና የስነ ግጥም ስንኝ ቋጠሮቹ ወጣ ያለ ነው በሚል ትችቶች፣ በሌላም ወገን የዘመናዊ የጥበብ አባት በሚባል እንዲሁ በምስጉንነት ይነሳል። ይህንኑ አስመልክቶ በገብረ ክርስቶስ ደስታ የህይወት ዙሪያ በቅርቡ ከማርች 31 እስከ ኤፕሪል 1 በሀገር አሜሪካ ሙሉ ሲምፖዚየም በኦክላሆማ ዩኒቨርሲቲ ተካሂዷል። በዛም ላይ ከሁለት ቀናቶች ውስጥ ገብረ ክርስቶስ ስራዎችን በማንጸባረቅ ቀርበው የነበሩት የገብረ ክርስቶስ ስነ ግጥምና ስዕል በተመለከተ አንዷ ራሳቸው በገብረ ክርስቶስ ደስታና በዘመናዊው የወቅቱ የጥበብ ህይወት ውስጥ የሚገኙት ከበደች ተክላብ ናቸው። እሳቸውም በስነ ግጥም ቀለም

0: Landu listens to waiting room music at the dentist.
1: It's like nitrous oxide for the ears.
0: Boatyou is on a boat covered by Geico, and with Geico's 24/7 claim support from boat insurance specialists, he can spend more time listening to whatever floats his boat.
1: Like reggae?
0: Sure.
1: Or a sea shanty?
0: If that's your thing.
1: Or pirate metal.
0: This boat trip is going to be interesting.
2: Don't you love it? Oh, it's so good!
0: It feels good to be Boatyou. It feels good to Geico.
3: ገብረ ክርስቶስ ደስታን በተለይ ከኦክላሃማ ዩኒቨርሲቲ ጋር ያያይዘው ምንድነው? የዚህ አይነት ልዩ የሆነ ሙሉ በሙሉ በሱ ስራዎች ላይ የተኮረ ሲምፖዚየም መካሄዱስ ምን ማለት ነው? አነሳሱ ከየት ነው?
4: ጤና ይስጥልኝ ከሰውን በጣም አመሰግናለሁ እዚህ ነገር ላይ ትኩረት ሰጠ ኢንተርቪው ለማድረግ በመነሳት አመሰግናለሁ። የኦክላሃማና የገብረ ክርስቶስ ደስታ ግንኙነት ስደት ነው። እንግዲህ ገብረ ክርስቶስ ደስታ በለውጡ ጊዜ ሀገር ለቆ በወጣበት ወቅት ላይ በመጀመሪያ ድሮ ወደ ተማረበት ሀገር ወደ ጀርመን ነበር መሄድ ያሰበው። የጀርመን መንግስት እንደ ስደተኛ ሊቀበለው ስላልቻለ ወደ አሜሪካ ሐሳቡን አዘነበለ። መጨረሻ ላይ የካቶሊክ ቻሪቲ የሚያካሂደው የስደተኞች መቀበል ሁኔታ ውስጥ ገባና ወደ ኦክላሃማ አመራ። እንግዲህ የኦክላሃማና የገብረ ክርስቶስ ደስታ ግንኙነት በዛ ይጀምራል። ሆኖም ግን ኦክላሃማ ዩኒቨርሲቲና የኢትዮጵያ በተለይ የአለማያ እርሻ ኮሌጅ ታሪካዊ ግንኙነት ነበራቸው ከአጼ ኃይለ ሥላሴ ጊዜም ጀምሮ እና የቆየ ታሪክ አለ። እንደውም ግርማዊ ጃንሆይ ዩኒቨርሲቲውንም ጎብኝተው ነበረ በትክክል ዓመተ ምሕረቱን ባላስታውስም። ብዙ የጥናት ልውውጦች በኦክላሃማ ዩኒቨርሲቲ እና በአዲስ አበባ ዩኒቨርሲቲ መካከል ይካሄዱ ነበር እና እነኛ አይነት ታሪካዊ ግንኙነቶች ነበሩት። ግን በቀጥታ የገብረ ክርስቶስ ከስደቱ ጋር ነው የተገናኘው።
3: ለዚህ ዝግጅት ዋነኛ ፋይዳ ምንድነው? በኦክላሃማ ዩኒቨርሲቲ እንዲካሄድ እሳቤ የመጣው ከየት ነው?
4: ይሄ ነገር ሲታሰብ ከሲምፖዚየሙ ውጪም ለተወሰኑ አመታት የአዲስ አበባ ዩኒቨርሲቲ ውስጥ የሚገኘው የገብረ ክርስቶስ ደስታ ማዕከል፣ የኦክላሃማ ዩኒቨርሲቲ እንደዚሁም ደግሞ ሴንት አንድሩስ ስኮትላንድ የሚገኘው ዩኒቨርሲቲ ሶስቱ በተወሰኑ ሰዎች አማካኝነት ግንኙነት ፈጥረው ነበር። በሴንት አንድሩስ ዩኒቨርሲቲ በኩል ዶክተር ኬት ካውቸር አርት ሂስቶሪያን ነች። ለረጅም ጊዜ የገብረ ክርስቶስ ደስታ ላይ ጽፋለች። እንደገና ደግሞ በአጠቃላይ በለውጡ ጊዜ በኢትዮጵያ ውስጥ ይካሄድ የነበረውን የስዕል ሁኔታ ከድህረ ምርቃት ስራዋ ጋር አያይዛ ብዙ ሰርታበታለች። ኢትዮጵያም ትመላለስ ነበረ። እንግዲህ በሴንት አንድሩስ በኩል ትልቁ አንቀሳቃሽ እሷ ነች። ምርምሯ ቀጥሎ በገብረ ክርስቶስ ኦክላሃማ የኖረበትን ጊዜ ጠለቅ ብላ ደግሞ ምርምር አድርጋለች። በዛ ምክንያት ለምሳሌ ገብረ ክርስቶስ ደስታ የሳላቸው ስዕሎች ግን ያልተዘገቡ ኦክላሃማ ውስጥ ከሄደ በኋላ ይሰራቸው የነበሩትን አንዳንድ ስዕሎች ሁሉ አግኝታለች። ብዙ የደከመችበት የጥበብ ምርምር ነው። ከዚህ ሲምፖዚየም አዘጋጆች መካከል አንደኛዋ ዶክተር ካውቸር ናት። እንደገና ደግሞ በኦክላሃማ ዩኒቨርሲቲ በኩል ዶክተር ኤሚሊ በርንስ የምትባል አርት ሂስቶሪያን ደግሞ እዚሁ ሲምፖዚየም ውስጥ ብዙ ተካፍላለች። ከዛ በተረፈ በእኛ ሳይድ ኢትዮጵያን በሚመለከት ደግሞ የገብረ ክርስቶስ ደስታ ማዕከል ብዙ አስተዋጽኦ አድርጓል። ለአመታትም ደግሞ ግንኙነት ነበረ። ለምሳሌ የገብረ ክርስቶስ ደስታ ሁለተኛው ዳይሬክተር ፕሮፌሰር በቀለ መኮንን ብዙ ጊዜ ተመላልሰዋል ወደ ኦክላሃማ። እንደውም የገብረ ክርስቶስ ደስታ ኦክላሃማ ይኖር በነበረ ጊዜ የሰራቸው ስዕሎች ነበሩ።

0: ሚውራልም ጀምር ከተማሪዎች ጋር ሰርቶ ነበረ እና ያ ሚውራል አሁን ታድሶ ጠፍቷል። ግን እንደገና በሱ ስኬቾች የተነሳ የሱ መንፈስ የያዘ ደግሞ ሚውራል እንደገና ተሰርቶ ከኦክላማ ዩኒቨርሲቲ መምህር ጋራ በቀለ መኮንን የሰራው ሚውራል አለ። ምናልባት አንድ ሁለት ዓመት ይሆነዋል ይመስለኛል ያንተን ከተሰራ። ታሪኩ ብዙ ነው። ይሄ ሲምፖዚየም ከዛ ጋር ሁሉ ተያይዞ የመጣ ነው። ከዛ በፊትም እንግዲህ የገብረ ክርስቶስ ደስታ ሴንተር ኢትዮጵያ ውስጥ ከተቋቋመ በኋላ እንቅስቃሴዎች ተደርገዋል። እሱ ስራ አካባቢ የመጀመሪያዋ ዳይሬክተር ያው ዶክተር ኤልሳቤት ወልደ ጊዮርጊስ ነበረች። በዛ ጊዜ ውስጥ የወጣ መጽሐፍ አለ። እዛ መጽሐፍ ላይ በጣም ብዙ ሰዎች ጽሑፍ አቅርበዋል። እነ ዶክተር ሽፈራው በቀለ፣ ዶክተር ሄራን፣ ሰለሞን ደሬሳ፣ እሸቱ ጥሩነ፣ አቻሜለህ ደበላ፣ በቀለ መኮንን ብዙዎች ጽፈዋል እዛ መጽሐፍ ላይ። እንግዲህ ሪሰርች አንድ ሀገር ውስጥ እየተጠናከረ የሚመጣው ከመጀመሪያ ከተጻፉ ጽሁፎች ተነስቶ ሰው ብዙ ምርምር ሲያደርግ ነው። ከዛ መጽሐፍ ህትመት በፊት ደግሞ ብዙ ሰዎች በተናጠልም በሪሰርች መንገድም እየሰሩ አሉ ነበሩ። የእነሱም ክሬዲትም ያስፈልጋል። ለምሳሌ አንዱ አቶ ብርሃነ መስቀል ደጀኔ ናቸው። እሳቸው የመጀመሪያውን ምርቃት ቲሲስ የሊትሬቸር የስነ ጽሁፍ ሰው ናቸው። ገብረ ክርስቶስ ደስታ ላይ ነው የጻፉት። የእሳቸው ደግሞ ሊቀመንበር የነበሩት የትሳቸው ስዩም ወልዴ የሚባሉ የጥበብ ሰው ነበሩ። የኔም አስተማሪ ነበሩ አንደኛ ዓመት እያለሁኝ አዲስ አበባ ስነ ጥበብ ትምህርት ቤት። እንግዲህ የእነሱ ሁሉ አስተዋጽኦ አለበት እንዲህ ስሩ ሲመዘዝ በጣም ረጅም ነው። ከዛ በኋላም ገብረ ክርስቶስ በጣም እድለኛ ነው፣ ተማሪዎቹ ይወዱታል፣ ብዙ ጽፈዋል። እሸቱ ጥሩነህ እና አቻሜለህ ደበላ እነ ወሰኔ ኮስሮፍ ብዙ ጽፈዋል እሱ ላይ እና የዛ ሁሉ ጥርቅም ነው እንግዲህ ወደዚህ ሲምፖዚየም ደረጃ ለመድረስ በቂ ጥናት የተደረገው። ይሄ ስዕሉንና ስነ ጽሁፉን ቢሆንም አገር ውስጥ እንዲህ አይነት ነገር እንዲዳብር ደግሞ ብዙ የደከሙ ሰዎች አሉ። ቆንጂት ስዩም እዚህ ሲምፖዚየም ውስጥ ተካፋይ የነበረችው እሷ አሁን የጠቀሰችው ሰው አለ እንደ ምስጋና። እነኛ ሰዎች በጣም ትልቅ ዋጋ አላቸው ለሪሰርች። ምክንያቱም ብዙ የሪሰርች ባህል አድጎ ሪሰርች ቢኖርም በደንብ በተቀናጀ መልኩ ለሚቀጥሉት ተመራማሪዎች የማቅረብ ነገር ትንሽ ይጎላል እኛ ሀገር እና ያንን የሞሉት ከሙያም ውጪ ጥበብ ላይ ፍቅሩ ያላቸው ሰዎች ናቸው። እንደኛው አሁን እንድሪያስ ተክሉ ነው። ሌላው ሀሌታ ነው። ወመዘክር ከይኩኖ ጀምሮ ብዙ ይሄ ነው የማይባል ጥረት እያደረጉ ነው እንደዚህ አይነት ጥናታዊ ነገሮች አርካይቭድ እንዲሆኑ። እነ ሶሊያና ብዙ በፈቃዳቸው የሚሰሩ ሰዎች አሉ እና እኔም ማመስገን እፈልጋለሁ እነሱን ሰዎች፣ ምክንያቱም ብዙ ረድተዋል። እዚህ ሲምፖዚየም ላይ እንኳን የእነሱን ውጤት ሁሉ ነው የተጠቀምነው ማለት ይችላለሁኝ።
1: እነ እንድሪያስን ሀሌታን ከማወቄ በፊት ገና ትምህርት ቤት እያለሁኝ ሌሎችም ነበሩ እንደዚህ የማሰባሰብ እና ለህዝብ የማቅረብ ጠቃሚ ነገሮችን የሚያስቡ የሚጥሩ በግላቸው ብዙ ነገር የሰሩ ነበሩ። ከማስታወሳቸው መካከል ሁለቱን ብጠቅስ ብሩክ እና ህሩይ አብዶ ወንድማማቾች ነበሩ። ገና ተማሪዎች እያሉ እኔም ትምህርት ቤት ነበርኩ በዛ ጊዜ ሃዋርድ የማይገኙ መጽሔቶችን፣ ታሪኮችን እያሰባሰቡ ለህዝብ የሚያቀርቡ ነበሩ በነፃ። እንግዲህ ከትምህርት ቤት ስራ ጋር ይህን ሁሉ ማድረግ ቀላል ነገር አይደለም። በኋላ አደጉበት። እንደውም የተወሰኑት ስብስቦቻቸው ወደ ላይብራሪ ኦፍ ኮንግረስ ሁሉ ደርሰዋል። መጽሐፍ ከአዲስ አበባ እያመጡ ዲሲ አካባቢ ያከፋፍሉ ነበር፣ ሌላም ቦታ ጭምር። እኔ ዲሲ ስለነበርኩ ነው እንግዲህ። እና በቀላሉ እውቀት እንደዚሁ አይሰራጭም። ትልልቅ ተቋማት በሌሉበት ቦታ እንደነኚህ ያሉ ሰዎች የሚደክሙት ድካም

0: ያው እውቀት እንዲቀጥል እንዲዳብር የሚያደርግ ነው። እና ምስጋና ከፍ ያለ ነው ለእንደነሱ አይነት ሰዎች ማለት ነው።
1: የብዙ ሰዎች ድካምና ፍቅር ለረጅም ጊዜ የዋለበት እና ያለፈበት ሲምፖዚየም ነበር የተካሄደው።
2: ሲምፖዚየሙ ላይ እርሶንም ጨምሮ በርካታ ኢትዮጵያውያን ባለሙያዎች ተገኝተዋል። ቅድምም ስማቸውን ካነሷቸው ውስጥ እነ ፕሮፌሰር በቀለ መኮንን፣ ወሰን ኮስሮቭ፣ ቆንጂት ስዩም፣ ፕሮፌሰር አቻሜል ደበላ እነሱም በዛ ቦታ ላይ ተካፋይ ነበሩ። እንደዚሁም የኤልዛቤት ሀብተወልድ። እርሶ በዛ ወቅት የገብረ ክርስቶስ ደስታን እንደ ሰዓሊም እንደ ስነ ግጥም ሰውም አንስተዋታል። ገብረ ክርስቶስ

0: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ sps.com.au/amharic ይጎብኙ ወይም የስፔስ ኦዲዮ አፕን አሁኑን ይጫኑ። የስፔስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
2: ከኤስፔስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sps.com.au/amharic ይጎብኙ።
3: በቀደመው ክፍለ ዝግጅታችን በኦክላሃማ ዩኒቨርሲቲ ያንጋፋው የስነ ስዕልና ስነ ግጥም ተጠባቢ ገብረ ክርስቶስ ደስታን በዘከረው ኩነት ተነሳሽነት ትብብርና ፋይዳዎች ዙሪያ ከግጣሚና ሳሊ አሶሺየት ፕሮፌሰር ከበደች ተክላብ ጋር ተነጋግረናል። ወደ ቀጣዩና የማጠቃለያ ዝግጅታችን ያመራ ነው። በሲምፖዚየሙ ላይ የሳቸው ዋነኛ የምርምር ጭብጥ ምልከታዎች ምን እንደነበሩ መጠየቅ በማንሳት ነው። ምላሻቸው እንዲህ ነው።
4: እነን ሲምፖዚየም እንድካፈልና ጽሑፍ እንዳቀርብ ሲጋብዙኝ መጀመሪያ ማድረግ የፈለኩት ነገር የተሻለኝን ያክል እስካሁን ድረስ ገብረ ክርስቶስ ደስታ ስራ ላይ የተጻፉ ነገሮችን ማንበብ ነው። ይሄንንም ያረኩበት ምክንያት የተነገረውን ለመድገም ሳይሆን ያልተነገረ ነገርስ አለ ወይ የሚል ሐሳብ ይዤ ነው። ካልተነገሩት ነገሮች ውስጥ ለምሳሌ ብዙ ጽሑፎች ገብረ ክርስቶስን የአውሮፓ ውጤት ብቻ አድርገው ያቀርባሉ።

0: advertising.
1: A new SBS music station is here.
2: SBS Pop Euro.
1: Filled with Eurovision hits non-stop.
3: You want more?
2: The hits you know and the hits you'll want to know.
1: On DAB Radio, online,
2: the SBS audio app,
1: and SBS On Demand.
4: አንድ ማከለ የፈለኩት ነገር ይሄ ነው እንደገና ደግሞ የኢትዮጵያዊነቱም ዝንባል ያለበት የኢትዮጵያዊ የምንለው ስራ በዛ ዘመናዊነትም ውስጥ ገብረ ክርስቶስ ስራዎች ውስጥም ደግሞ

0: advertising.
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organisation a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: በልጅነቱ መርካቶ ውስጥ መጽሐፍ ሲያዞር ገብረ ክርስቶስን ያኔ እንዳወቀው ትንሽ መደብር ነበረችው። እዛ ውስጥ የየመጣ መጽሐፍ ሲገዛ የነበረው ሁኔታ ነው እንግዲህ አንዱ ያለኔ ትልቅ ምሳሌ ነው። አንደኛ ሰባዊነቱ፣ ሁለተኛ ክብሩ። በዛ ጊዜ የመሰከረበት ወይም ደግሞ ያስተዋለው ያየው ነገር ዋጋውን እንኳን ያኔ ያልተረዳሁትም ብሎ ቢነግረኝም የምርምር ባህል የጥበብ ስራ ላይ እንዴት እንደሚጀምር ነው የሚያሳየው። በዚሁም የገብረ ክርስቶስ የምርምር ስራው ምን ነበረ? በንባብ ብቻ አይደለም፣ በጽሑፍ ብቻ አይደለም፣ በአካል እየሄደ ከህዝቡ ጋራ አብሮ ውሎ ኑሯቸውን አይቶ ተገንዝቦ ወደ ስዕል የመተርጎሙን የምርምር ጥበብ የጀመረበትን ስልት ነበረ እሱ የሚያወራኝ እና በጣም ነው የገረመኝ። ይሄ ነገር በጣም የሚያስደስተኝ አንድ ስራው እንዴት እንደሰራ እና እንደ ሰው እንዴት እንደነበረ ያሳያል። ልክ በዛው አንጻር ደግሞ እንደዚሁ አሁንም በአካዳሚ ነው የዶክተር አሰፋ በቀለን ቤተሰብ ንብረት የሆነውን ስዕል ባየሁኝ ጊዜ ስቲል ላይፍ ነው የቁሳቁስ እንትን ነው። ዶክተር በቀለ የነገሩኝ ታሪክ አለ። ወልደ ጊዮርጊስ ወልደ ዮሐንስ ጸሐፊ ትእዛዝ ከስልጣን በወረዱበት ጊዜ ገብረ ክርስቶስ ደስታ ለሳቸው የሳለው ስዕል ነው ብሎ ነግሮኛል። አንደኛ በአሰራሩ ለየት ያለ ነው ከብዙ ይሄ በጣም አብስትራክት ብለን ከምናየው ትንሽ ተነባቢነት ያለው ነው ያ ስዕል። ሁለተኛ ጊዜው ለኔ ትርጉም ነበረው። ለምንድን ነው ሲወርዱ የሰጣቸው ምን ማለት ነው? እና ሰብአዊነቱንም የሚያሳይ ነው። እንግዲህ ከስልጣን ከመወረዳቸው በፊት ያቃቸዋል። ስራው ግን የተሰጣቸው ከስልጣን ከወረዱ በኋላ ነው። እና ስለ ሰው የሚናገረው ነገር አለ እንደዚህ አይነት ትርክት። እና ምርምሬን በአብዛኛው ያረኩት እንደዛ አይነት ነገሮች ላይ ነው። እና አንደኛ ራውን አናላይዝ ማድረግ፣ ሁለተኛ እንደ ሰው እንዴት እንደነበረ ለእኔ ትልቅ ዋጋ አለው። እነኚህን አይነት ነገሮች ላይ ነበር ያተኮርኩት። መጠናከር የሚገባቸው ደግሞ ትንታኔዎች እንዲገቡ ፈልግ ያለሁ እና እንደዛ ነበረ በእኔ በኩል።
3: አሁን እንዳነሱት በአንድ በኩል በተለይ የምርምር ስራዎች በተወሰነ መልኩ ቢከናወኑም ተያያዥነት ባለውና እንዲሁም በታለጠ መልክ እንዲቀርብ ለወደፊቱም ለበርካታ ተመራማሪዎች ምንጮች እንዲሆኑ በዛ ዘርፍ እንዲሁ የመሻሻል ወይም ለውጦች ወይም እነዛን ነገሮች ወደፊት የማጠንከር በተቋም ደረጃ ይሁን ወይም በተለዩ ማዕከላት ደረጃ በዛ መልክ ቢሰራ መልካም ይሆናል። ወደፊት መጪዎችም ምርምር ምንጭ የሚሆኑ ነገሮችን ለማቆየት ይችላል የሚል ሐሳብ አስተዋል። በሌላ በኩል ገብረ ክርስቶስ ደስታ ስራዎች ላይ እንዲሁ ትችቶች ሰነዘሩ የነበሩት ከግንዛቤ እጥረትም ጭምር ነው። በሙያው እንኳን ተማሪ በነበሩት ዘንድ ግንዛቤ አልነበረም። የእሱ ወደፊት መጥቆ የመሄድን ሁኔታ የሚያሳይ ነው። እነዚህን እንደ አንኳር ምክንያቶች አንስቶ በአንድ በኩል በምርምር ስራው ዘርፍ የበለጠ ሀገራዊ እንዲሆን የበለጠ በሀገር ውስጥም በባህር ማዶም የባለሙያዎች ስራዎች እንዲታወቁ ለማድረግ፣ ሁለት በተለይ በህዝብ ዘንድ በጠቅላላ ምክንያቱም መልክቱ መሄድ ያለበት መድረስ ያለበት ለህዝብ ነው እና ያንን ግንዛቤ ከማስጨበጥ አኳያ የስነ ጥበብን ስራዎችን አጣጥሞ ትችትም ይሁን ውዳሴ ለማቅረብ እንዲበቁ በሀገር ውስጥ ምን መደረግ አለበት ይላሉ። በዛም ብቻ አይደለም፣ ለምሳሌ ምናልባትም አሁን ለመጀመሪያ ጊዜ በርካታ ኢትዮጵያውያን እናንተ በተሳተፋችሁበት ስራ ውስጥ በርካታ ኢትዮጵያውያን ተገኝተዋል። በባህር ማዶም ቢሆን በዚህ አይነቱ የስነ ጥበብ ስራዎች ውስጥ የሚገኙት ውስን ኢትዮጵያውያን ናቸው። ከዚህ አኳያ ይህንን ከፍ ለማድረግ ምን መደረግ አለበት ይላሉ።
2: ጥሩ ጥያቄ ነው። አንደኛ የአሁኑን አይነት የጥናት ምርምሮች እና ውጤቶቻቸው ለህዝብ የሚደርሱባቸው መንገዶች ሊታሰቡ ይገባል። እንግዲህ አንዱም ሲምፖዚየም፣ ኮንፈረንስ፣ ውይይት፣ ጽሁፍ እነኝህን የመሳሰሉት ነገሮች ናቸው። በነገራችን ላይ አሁን ራሱ የተካሄደው ሲምፖዚየም

እንግዲህ እኛ ህዝብ ጆሮ ውስጥ እንደገባ አላቅም። በዚህ አጋጣሚ አድማጮችን በየዩቱቡ አለ እና ፈልገው ቢሰሙ ጥሩ ነው ብዬ መናገር ፈልጋለሁ። በጣም ትልልቅ ጽሁፎች ተካተዋል። ቅድም እንዳልከው የውጭ ሰዎችም ከእኛም ሰው ደግሞ ለመጀመሪያ ጊዜ ወደ 7 የምንሆን ኢትዮጵያውያን ኢትዮጵያዊ ስራ ላይ አንድ ቦታ ላይ ተገናኝተን ይሄን ነገር ስናካሄድ መቼም የተሰማን ደስታ በጣም በጣም በጣም ትልቅ ነበረ። ይሄንኑ ከሌሎችም ኢትዮጵያውያን ጋር ብንጋራ ደስ ይለኛል። እንግዲህ ከተሳተፉት ሰዎች መካከል አንደኛዋ ዶክተር ሄራን ሰረቀ ብርሃን ነበረች። እሷ የማጠቃለያውን ሀሳብ በጣም ይሄ ነው።

0: advertising.
1: A new SBS music station is here.
2: SBS Pop Euro.
1: Filled with Eurovision hits non-stop.
3: You want more?
2: The hits you know and the hits you'll want to know.
1: On DAB Radio, online,
2: the SBS audio app,
1: and SBS On Demand.
4: ይችላልው አጋጣሚ ሆኖ እድሜዋ የፈቀደላትን የጥበብ ሰዎች ደግሞ በህይወትም አግኝታቸዋለች እና በጣም የሚያኮራ ስራ ነው ያቀረበችው ዶክተር አጀሚለህ ደበላ ሌላም ነበሩ የሱ ተማሪ ወሰኒ ኮስሮፍ

0: ከጥበብ ማዕድ
1: SBS Radio
2: ጎልጎታ ለሰዓሊና ገጣሚ ገብረ ክርስቶስ ደስታ ጎልጎታ ለተባለው ስዕሉ የት ነበርክ ያን ጊዜ ገብሬ ጎልጎታን እንዲያስተስለው በውሱን ቀለማት ጭረት በዛ ሚስጥር ስታለብሰው በዘመናት ቅፍለት መሃል ምህረትና ሞት በተጫነ ምን ጊዜም ጣምራ መልክ ይዞ ህይወትን በሱ በካነ ክቡነታ ላይ ቆመ ኋላና ፊቱ ከማይለይ ራእይ ጎልጎታ ሆነ የቀድሞውን ስተነበይ ትንቢትህም እንደውነታው የቀድሞውን ፊት ያመጣል ትላንቱን ነገ ያረጋል የድሮውን ዛሬ ያበስራል የነገን ትላንት ያረዳል በራይህ መረጥካት ጎልጎታም እጣ ክፍሎነች ለሁለቱ ክርስቶሶች ቀድሞና ሁን የታደለች ከበደች ተክልአብ ኒውዮርክ እንደ አውሮፓ አቆጣጠር 2002 ግንቦት
0: ከጥበብ ማዕድ
1: SBS Radio
3: አርባዎቻችን ከመሰናበታችን በፊት ረሰ ዜናዎቹ እንደግመንና አሰማለን። የአውስትሬሊያ አመታዊ በጀት ይፋ ከመደረግ በፊት ለቤቶች ግንባታ ተጨማሪ 4 ቢሊዮን ዶላር መመደቡ ተመለከተ።

ዋን ኔሽን ምዕራብ ሲድኒን ቀጣዩ የፌዴራል ህዝብ ተወካዮች ምክር ቤት ኢላማ ማድረጉን አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እስከ ፕሮግራማችን ማብቂያ አብራችሁ ስለቆያችሁ ምስጋናችን ይድረስ። መልካም ቀን አውስትራሊያ። ቸር ይግጠመን።

0: ሰላም አድማጮቻችን እንደምን አምሽታችኋል? ለሰኞ ምሽት ያልናችሁን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን በሰንዳፋ የባንክ ሰራተኛዋን ገድሎ በጅብ በማስበላት የተጠረጠረው ግለሰብ በቁጥጥር ስር ስለመዋሉ፣
1: ትላንት ግንቦት 2 ቀን በደብረ ብርሃን ከተማ በቁጥጥር ስር ውሏል። ማህበረሰቡ መስሎ ቤተክርስቲያን አስቀድሶ ሲመለስ፣
0: የኢትዮጵያ አየር መንገድ በእጥፍ የጨመረውን የነዳጅ ዋጋ ለመቋቋም ምን እርምጃዎችን እየወሰደ ነው?
2: አጭር ጊዜ ይሆናል ብለን ስለምናስብ የተወሰነውን በራሳችን ኢንተርናል ፋይናንስ እያደረግን የተወሰኑትን ደግሞ ወደ ከስተመሩ እያተላለፍን እየሞከርን ያለነው።
0: የኢራን ጦርነት ለምዕራባውያን ኩባንያዎች ያመጣው ድል ምንድን ነው የሚል ዘገባም ይዘናል። አብራችሁን ቆዩ። ከአዲስ አበባ ከተማ አቅራቢያ በመትገኘው ሰንዳፋ የባንክ ሰራተኛዋን ገድሎ አስክሬኗን በጅብ በማስበላት የተጠረጠረው ግለሰብ በቁጥጥር ስር መዋሉን ፖሊስ ለቢቢሲ ገለጸ። የኢትዮጵያ ንግድ ባንክ ሰራተኛ የነበረችው አዳነሽ ኩምሳ ታሳስ ወር ላይ ነበር አገባሻለሁ እያለ ሲያስፈራራት በነበረ ግለሰብ በአሰቃቂ ሁኔታ መገደሏ የተሰማው። ጸጋ ያሳልፈው የተባለው ተጠርጣሪ ለወራት ተሰውሮ ከቆየ በኋላ ትናንት በቁጥጥር ስር መዋሉን የሰንዳፋ በኬ ከተማ ፖሊስ መምሪያ ኃላፊ ኮማንደር አየለ ተናግረዋል።
1: ይህ ሰው ይህ ወንጀል ፈጽሞ ለጊዜው ተሰውሮ ነበር። ከፌዴራል ፖሊስ፣ ከክልሉ ፖሊስ እና ከከተማችን ከመከላከያ ሰራዊት ብሔራዊ ደህንነት እና መረጃ በመቀናጀት ለዚህ 5 ወር ክትትል ሲደረግ ነበር። በዛ መልኩ ትላንት ግንቦት 2 ቀን በደብረ ብርሃን ከተማ በቁጥጥር ስር ውሏል። ማህበረሰቡ መስሎ ቤተክርስቲያን አስቀድሶ ሲመለስ በቁጥጥር ስር ውሏል።
0: ተጠርጣሪውን ለመያዝ ለወራት የተቀናጀ ክትትል ሲደረግ መቆየቱንም ኮማንደሩ ተናግረዋል።
1: እሱን ለመያዝ አብዛኛው የኛ አባልም ይሁን ማህበረሰቡ ከፌዴራልም ይሁን ከሌላ ጸጥታ አካል ጋር በመቀናጀት ከክልሉ ፖሊስ ጋር በመነጋገር በየጊዜው ባለበት በተጠረጠረበት ቀን ከሌሊት ሰው እየተንቀሳቀሰ መረጃ እየሰበሰበ በዛም መልኩ የስድስት ወሩ ድካም ከባድ ነው። ብዙ ውጣ ውረዶች ነበሩ። በዛ መልኩ ነው ይህ ውጤት ሊገኝ የቻለው። ያው ድርጊቱ በጣም አስቀያሚ ነው። አንድ ሰውን ቀርቦ እንደ ቤተሰብ ይህ ወንጀል መፈጸሙ ማህበረሰባችንንም አስደንግጦት ነበር። ይሁን እንጂ ሰውየው መጥፋቱ ራሱ ትንሽ ህዝቡ ውስጥ የሆነ ብዥታ ፈጥሮ ነበር። ግን በማይያዝ ቤተሰቡም ይሁን የእሷ ቤተሰብን የአካባቢ ማህበረሰብን በአሁኑ ሰዓት ህግ መኖሩና የጸጥታ አካል ተቀናጅተው ከሰራ ብዙ ነገር መስራት እንደሚችል በአካልም በተለያዩ መድረኮችም ከዛ ትናንት ጀምሮ እየገለጹ ነው እና ህዝቡ ላይ ያለው ደስታ ለየት ያለ ነው።
0: የሟች ታላቅ ወንድም ካሳሁን ኩምሳ በእህቱ ግድያ የተጠረጠረው ግለሰብ መያዙን ሲሰማ ማመን እንዳልቻለ ለቢቢሲ ገልጿል።
3: እየሰማ ነው። ያው ከቤተ ክርስቲያን ተመልሰን አውስትራሊያ ላይ እያለ ነው ከእንደ ሰንዳፋው ከንቲባ የተደወለልን። ማመን አልቻልንም። እውነት ለመናገር ከሆነ አናምንም አል ነው። ከዛ በኋላ በቃ እንደዛ ከሆነ የምታምንበትን ምልክት ሰጣለሁ አለ። ምልክቱን ሰጠን። በዛም አል ነው። እንደዛም ሆኖ ደግሞ መልኩንም እኔ ስለማላውቀው በቃ ይሄ እሱም ሰውዬ ማየት አለብኝ ብዬ ወደ ፌዴራል ፖሊስ ራሱ ልጆቿን ይዤ በቃ አረጋግጡልኝ ብዬ ይዣቸው ሄድኩኝ። ሄደን ስናረጋግጥ ያው በእንባና በደስታ ነው እንግዲህ በምዝጋናም በሀዘንም አይተን የተመለስ ነው። በጣም ቅልቅል ነገር ነው።
0: እንግዲህ ድርጊቱ የተፈጸመው ታህሳስ ወር ላይ ነው። አሁን ግንቦት ላይ ነን። ወደ 6 ወር የሚጠጋ ጊዜ ተጠርጣሪው ሳይያዝ ነው የቆየውና እነዚህን ጊዜያት እንዴት ነው ያሳለፋችሁት እንደ ቤተሰብ?
3: እውነት ለመናገር ከሆነ አንድ

0: ቤት ውስጥም አልዋልና ቤት ውስጥም እነዚህ ልጆች ትቶ መዋል ፊታቸውንም እያየን መዋል ያኔ ያየነውን የአጥንት የጅፍ ቅሪትን አይተን ለመቀበር እንኳን ያልቻልነውን አስበን ቤት ውስጥ ማደር ከባድ ነገር ነው። ነፍሷንም አጣን፣ አጽሟንም አጣን። የእሱንም ፊት ስናጣ ደግሞ በዛ ላይ በጣም ያማልና ልጆቿን በቃ በጣም በስቃይ በመከራ ነው ያሳለፍ ነው። እንግዲህ የእግዚአብሔር ጊዜ ሆነና ዛሬ ደግሞ ሌላ ጊዜ ሆኖ ነው ያገኘ ነው። በጣም በመከራ በስቃይ በችግር ነው ያሳለፍ ነው። በእውነት በሀዘን ነው ያሳለፍ ነው።
1: በተለይ በግድያ ወንጀል የተጠረጠረ ግለሰብ ተሰውሮ ሲቆይ የሚፈጥረው የደህንነት ስጋትም አለ በማህበረሰብም በቤተሰብም ላይና እናንተ የደህንነት ስጋት ነበረባችሁ?
0: እንደማንም ሰው ነበረብን። ምክንያቱም ይሄ ሰው አንደኛ ከዚህ በፊትም እነዚህን ተመሳሳይ ወንጀሎችን ሰርቶ በገንዘብ ሲያመጥ እንደነበረ በተለያየ አቅጣጫ በፎርማል ኢንፎርማልም በጣም የምናውቃቸው ብዙ ነገሮች አሉ። ይሄ ሰው እንደገና እሱን የምንከታተል መሆኑን ሲያቅ ደግሞ እኛንም ያጠፋናል የምን በጣም ግምት ነበረ። ይህ ብቻም ሳይሆን ደግሞ ኢንፎርማሊቶች መጡና ይህንን ሰውዬ እጁ ረጅም ስለሆነ እናንተንም ሊጨምር ይችላል፣ ብዙ ሌላ ጣጣ ሊያመጣባችሁ ይችላል እና ዝም ብለ ልጆችን ብታሳድጉ ነው የሚሻላችሁ፣ ሰው ይቅርባችሁ እያሉ ነው በጣም ሲመክሩን የነበረው። በሌላ አቅጣጫም ደግሞ ይህ ሰው አስቸጋሪ ነው፣ ከዚህ በፊትም ብዙ ህይወትን የበላ ሰው ነው፣ አሁንም ምንም ዋስትና ስለሌላችሁ በመንግስትም ሊያዝ የማይችል በህብረተሰቡም ተሰውሮ ስኖር የነበረ ስለሆነ አሁንም አደጋ ሊያርስባችሁ ስለምችል ባትጠጉ ወይ ደግሞ ባትከታተሉ ይሻላል የሚል ኢንፎርሜሽን ነው የሚደርሰን እና ስጋት ነበረን በእውነት ለመናገር ከሆነ።
1: አሁን ምን አይነት ፍትህ ነው የምትጠብቁት?
0: እንግዲህ ፍትህ ተመጣጣኝ የሆነ ፍትህ እንደ ሀገሪቱ ህግ እንግዲህ መንግስትም ይህንን አይቶ ተመጣጣኝ የሆነውን ዋጋውን ይሰጠዋል ብለን ነው የምንጠብቀው።
1: የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ በተደረገ የዋጋ ጭማሪ የአውሮፕላንና ነዳጅ ዋጋ በእጥፍ አሻቅቧል። በዚህም ከነበረበት በ169 ብር ጨምሮ 319 ብር ከ67 ሳንቲም ገብቷል። ይህንን ተከትሎ ኢትዮጵያ አየር መንገድ የአገር ውስጥ በረራዎችን ለመቀነስ አቅዷል የሚሉ መረጃዎች በማህበራዊ ሚዲያ ላይ በስፋት ተጋርተዋል። ይህ ምን ያህል እውነት ነው ስንል በኢትዮጵያ አየር መንገድ የንግድ ዘርፍ ዋና ስራ አስፈጻሚ የሆኑትን ለማ ያደቻን ጠይቀናል።
2: ውሸት ነው። እኛ ምንም በነዳጅ እጥረት ምንም የምንቀንሰው ጣቢያም የለም። እንደውም እኛ ኤክስፓንድ እያደረግን ነው። ከሰሞኑ 4 ተጨማሪ ዶሜስቲክ ስቴሽን እንከፍታለን።
1: የት የት ማለት ነው?
2: ነገሌ ቦረና፣ ሚዛን አማን፣ ጎሬ መቱ፣ ደብረ ማርቆስ። በሚቀጥሉት ከአንድ ወር ባነሰ ጊዜ ውስጥ 4 ዶሜስቲክ ስቴሽን እንጀምራለን። ፍላይት አዲስ የዶሜስቲክ ስቴሽኖችን ፍሪኩዌንቲ እየጨመርን ነው። ጀት በአንዋል

0: ካፕ እያደረግን ነው። ምክንያቱም ይሄ ቴምፖራሪ ነው። የጦርነቱ ሁኔታ የመቀዛቀዝ ሁኔታ አለው። አሁን እንግዲህ ቶታሊ ሲቆም ወደ ነበረበት ይመለሳል ብለን እናስባለን። ለጊዜው ግን እንደው ከሌሎች አየር መንገዶች በተለየ ሁኔታ ኢምፓክት አላደረገንም።
1: በተለይ በቅርብ ይፋ በተደረገው የዋጋ ተመን አንጻር በእጥፍ ነው የጨመረው የአውሮፕላን ነዳጅ። እንዴት ነው ይሄንን የምታስተናግዱት? በእጥፍ መጨመሩን ነው እንዴት

ሚቲጌሽን ፕላን ለማውጣት የሚያስቸኩል አይነት ሁኔታ ውስጥ አይደለም ያለነው። እንደምትረጂው እንግዲህ ነገሮቹ ያው ተሻሻሉ ስንል ጨለም ይላል፣ ጨለመ ስንል ይሻሻላል። እንግዲህ ሎንግ ተርም ኢምፓክቱን እንዲህ ገና በደንብ ኢቫሉዌት አድርገን አክሽን አልወሰድንም። ግን የስ ጥቃቅን ጭማሪዎች አሉ በየሩቶቹ ላይ ግን እጅግ በጣም አነስተኛ ነው።

0: የሚሆነው እና አጭር ጊዜ ይሆናል ብለን ስለምናስብ የተወሰነውን በራሳችን ኢንተርናል ፋይናንስ ታያደረግን የተወሰኑትን ደግሞ ወደ ከስተመሩ ያተላለፍን የሞከርነው ያለ ነው። እንግዲህ የሚከተሉት አንድና ሁለት ወሮች አይተን ዲፋይናል ዲሲዥን እንሰጥ ይሆናል። ግን አሁን ወደ ከስተመሩ የማስተላለፍ ፕላን የለንም።
1: እንግዲህ ከዚህ በፊት አየር መንገዱም ሲገልጽ እንደነበረው በተለይ በአገር ውስጥ በረራ ብዙ አትራፊ እንዳልሆነ እንዲሁም ህብረተሰቡን ለማገልገል እንደሚሰራ ይስማልና አሁን ላይ በተለይ በዚህ የነዳጅ ዋጋ በናረበት ደግሞ መስራት ምን ያህል ከሀገር ውስጥ ገበያው የሚያገኘውን ገቢ ምን ያህል ቀንሶታል ማለት እንችላለን?
0: ያው የኢትዮጵያ አየር መንገድ የሀገር ውስጥ አገልግሎት ሁሉ ጊዜም እንደምንለው ብሔራዊ አገልግሎታችን ነው። እንደ ኢትዮጵያውያኖች ሰርቪስ ይገባቸዋል። ስለዚህ የኢትዮጵያ አየር መንገድ ደግሞ አንድ የመንግስት የልማት ድርጅት እንደመሆኑ መጠን ለዜጎች አገልግሎት የመስጠት ብሔራዊ ግዴታ አለበት። ሁሉ ጊዜም ዶሜስቲክ ስንሰራ መርሃችን ይሄ ነው። ለህዝቡ ተገቢውን አገልግሎት መስጠት ነው። ለዜጋው ከቦታ ቦታ እንዲንቀሳቀስ ተገቢ አገልግሎት መስጠት ነው እና ያው የፕሮፊት ቤዝድ አይደለም የሎካል ፍላይታችን። ሀሳባችን ራሱ ፊሎሶፊው ትርፍ ላይ የተመረኮዘ አይደለም እና ያው ወጪያችን ይጨምራል፣ ግን ህዝቡን የማገልገል ግዴታ አለብን። እሱን ነው የምንወጣው።
1: ምናልባት አሃዝ ካለዎት ጦርነቱ ከመነሳቱና እንዲህ የነዳጅ ዋጋና አቅርቦት ላይ ከፍተኛ ለውጥ ከመታየቱ በፊት የነበረውን ገበያና አሁን ላይ የነበረውን ገበያ ማነጻጸር እንችላለን?
0: ለኢትዮጵያ አየር መንገድ የገበያ ችግር የለንም። እኛ ሁሉ ጊዜም ገበያችን ጥሩ ነው፣ አሁንም ጥሩ ነው። ከጦርነቱ በፊት ከነበረው መቀዛቀዝ የለውም። ትርፉን በተመለከተ ግን አዎ፣ ከጦርነቱ በፊት የተሻለ ነበረ። ያው የአብዛኛዎቹ አየር መንገዶች ከፍተኛ ዋጋቸው የነዳጅ ዋጋ ስለሆነ የነዳጅ ዋጋ ስለጨመረ መንገደኛው ገቢ ይቀንሳል በእርግጠኝነት። ግን እንደው በቁጥር እንደዚህ ብሎ ኳንቲፋይ ለማድረግ ስራ ይፈልጋል እና ኦቨሮል ግን እንቅድም እንዳልኩት ዓለም አቀፍ አገልግሎቱ ጥሩ ኦን ትራክ ነው ያለው። ብዙም ቻሌንጅ አይደለንም። ዶሜስቲክ እንግዲህ እንደ ድሮ የብሔራዊ አገልግሎት ፓርትም ስለሆነ ብዙም ኮንሰርን አንሆንም። ያው እንደ አንድ ድርጅት የሀገሬውን ህዝብ የማገልገል ግዴታ ስላለብን።
1: የሀገር ውስጡን ገበያ ከጦርነቱ በፊትና ከጦርነቱ በኋላ በምን ያህል ቀንሰዋል?
0: ቁጥሩ የለኝም። እንግዲህ እኔ ሳይንስ ተማሪ ነኝና ቁጥሮችን ስናገር ጥንቃቄ አደርጋለሁ በተቻለ መጠን እና ተሰርቶ ገና ፋይናንስ ክፍል አልሰጡኝም። ግን ኦቨርኦል ቻሌንጅድ ነው ገበያው በጠቅላላ የአቪዬሽን ሴክተሩ ቻሌንጅር ነው። ስለዚህ የሀገር ውስጥም ሆነ የውጭ በረራው ከዚህ የተለየ አይደለም።
1: እንግዲህ ምዕራባውያን በተለይ ከአውሮፕላን ነዳጅ አቅርቦት ከዚህ ከጦርነቱም ጋር ተያይዞ ፍላይቶችን መቀነስ በጣም በሺዎች የሚቆጠሩ ፍላይቶች እንደ ጀርመን በቅርብ ጊዜ ዜና ሰምተናል መቀነሳቸውና የኢትዮጵያ አየር መንገድ እስካሁን የወሰደው እርምጃ አለ ይህንን ለመቋቋም?
0: እንግዲህ የኢትዮጵያ አየር መንገድ የምንሰራበት የስራ ፍልስፍናም የምንሰራበትን ቦታ ከሌሎቹ የተለየ ነው እና እኛ እንግዲህ ሌተሎን አሁን እቺ አጭር ጊዜ ሀብትን ያደረገችዋን ቀርቶ በኮቪድም ጊዜ ስራችንን ሳናቋርጥ ነው የቀጠል ነው። ሪዚሊያንሱ ኢትዮጵያን ኤርላይንስ ጋር በጥሩ ሁኔታ ነው ያለው እና እኛ እንደሱ አይነቱን ቻሌንጅ ምንም ሲሪየስሊ ኢምፓክት ያደርጋል ብለን ስለማናስብ ያው የበረራ ምልልሶቻችንን እንደ ጠበቅን ነው ያለ ነው። እንደውም የተለያዩ ሩቶች ላይ የተሻለ ዲማንድ እየመጣ ስለሆነ እንደውም ወደ እነዛ ጣቢያዎች ምልልሶቻችንን እየጨመርን የአውሮፕላኑን ሳይዝ እየጨመርን ነው ያለ ነው እና ዊ አር ጉድ። ብዙም የሚያስጨንቀን ጉዳይ የለም።
1: አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ድፍድፍ ነዳጅ የጫኑ ግዙፍ መርከቦች መከታተያቸውን በማጥፋት የሆርሙዝ ወሽመጥን ማቋረጣቸው ተዘገበ። ሶስቱ መርከቦች እያንዳንዳቸው 2 ሚሊዮን በርሚል ነዳጅ መጫናቸው ተገልጿል። ኔታንያሁ እስራኤልን ከአሜሪካ ወታደራዊ ድጋፍ ማላቀቅ እንደሚፈልጉ ለሲቢኤስ ተናገሩ። ኔታንያሁ እንዳሉት ከሆነ እስራኤል በአመት 3.8 ቢሊዮን ዶላር የአሜሪካን ወታደራዊ እርዳታ ታገኛለች። ቻይና ቴህራን ላይ የሚጣል ማዕቀብ ኩባንያዎችን ይጎዳል በሚል ተቃወመች። ይህን ያለችው ኩባንያዎቹ የኢራንን ወታደራዊ እንቅስቃሴ ደግፈዋል በሚል ውንጀላ ከቀረበባቸው በኋላ ነው። ትራምፕ ኢራን ለሰላም እቅዱ የሰጠችውን ምላሽ ውድቅ አደረጉ። በቴህራን ምላሽ ውጊያዎች እንዲቆሙ፣ አሜሪካ በኢራን ወደቦች ላይ የጣለችውን እገዳ እንዲነሳ፣ እንዲሁም ወደፊት ጥቃት

0: እንደማይፈጸም ዋስትና እንዲሰጥ የሚጠይቁ ሐሳቦች እንደሚገኙበት ተዘግቧል። ዜናዎቹ እነዚህ ናቸው። የኢራን ጦርነት በተለየ ነዳጅ አቅርቦትን በማስተጓጎል በመላው ዓለም ተጽዕኖ አሳድሯል። በአንጻሩ የተወሰኑ ኩባንያዎች በጦርነቱ ምክንያት በቢሊየን የሚቆጠር ዶላር አትርፈዋል። ለመሆኑ የኢራን ጦርነት ለምዕራባውያን ኩባንያዎች ያመጣው ድል ምንድን ነው? ኬኔዲ አባተ ዝርዝራለሁ።
1: የካቲት መጨረሻ የተጀመረው የኢራን ጦርነት በመላው ዓለም ተጽዕኖ ተሰምቷል። በአንጻሩ ጦርነቱ በረከት የሆነላቸው ኩባንያዎችና ዘርፎችም አሉ። የነዳጅ አከፋፋይ ኩባንያዎች ከዚህ ጦርነት ትርፍ ካገበሱት መካከል ናቸው። ከዓለም የነዳጅና የጋዝ ጭነት 1/5 ያህሉ የሚጓጓዝበት የሆርሙዝ ወሽመጥ ከካቲት መጨረሻ ጀምሮ ሙሉ በሙሉ በሚባል ደረጃ ተዘግቷል። ይህንን ተከትሎ የአውሮፓ የነዳጅ ኩባንያዎች ከፍተኛ ትርፍ አጋብሰዋል። በወሽመጡ መዘጋት ምክንያት የዋጋ ጭማሪ በማድረግ ከፍተኛ የሚባል ትርፍ አግኝተዋል። ቢፒ የተባለው የብሪታንያ የነዳጅ ኩባንያ በ2026 የመጀመሪያዎቹ 3 ወራት ትርፉ ከእጥፍ በላይ አድጎ 3.2 ቢሊዮን ዶላር ደርሷል። ሌላኛው የነዳጅ ኩባንያ ሼል ደግሞ በመጀመሪያው ሩብ ዓመት 6.92 ቢሊዮን ዶላር በማግኘት ተንታኞች ከጠበቁት በላይ ትርፍ አስመዝግቧል። ግዙፉ ዓለም አቀፍ ኩባንያ ቶታል ኤነርጂስ በነዳጅና በኢነርጂ ገበያ ዋጋ መናር ምክንያት ትርፉ በ1/3 ገደማ ጨምሯል። በ3 ወራት ውስጥ ያገኘው ትርፍም 5.4 ቢሊዮን ዶላር እንደሆነ አስታውቋል። በአንጻሩ የአሜሪካዎቹ ኩባንያዎች ኤክሶን ሞቢል እና ቼቭሮን በመካከለኛው ምስራቅ የነዳጅ አቅርቦት መስተጓጎል ምክንያት ገበያቸው ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ዝቅ ብሎ ቢታይም ያገኙት ትርፍ ከባለሙያዎች ግምት የበለጠ ነው። የነዳጅ ዋጋ ጦርነቱ ከመጀመሩ በፊት ከነበረው በእጅጉ የጨመረ በመሆኑ የሁለቱም ኩባንያዎች ትርፍ እያደገ እንደሚሄድ ይጠበቃል። ከኢራን ጦርነት ዳጎስ ያለ ትርፍ ካገኙት ዘርፎች መካከል ባንኮች ተጠቃሽ ናቸው። የጄፒ ሞርጋን የንግድ ዘርፍ በ2026 የመጀመሪያዎቹ 3 ወራት ውስጥ 11.6 ቢሊዮን ዶላር ታሪካዊ ገቢ አስመዝግቧል። ይህ ገቢ ባንኩ በታሪኩ ካገኛቸው ከፍተኛ የሩብ ዓመት ትርፍ ሁሉ በሁለተኛ ደረጃ ላይ የሚቀመጥ ነው። ስድስቱ ግዙፍ ባንኮች የሚባሉት ማለትም ባንክ ኦፍ አሜሪካ፣ ሞርጋን ስታንሊ፣ ሲቲ ግሩፕ፣ ጎልድማን ሳክስ፣ ዌልስ ፋርጎ እና ጄፒ ሞርጋን የአመቱ የመጀመሪያ 3 ወር ትርፋቸው በከፍተኛ መጠን አድጓል። ባንኮቹ እንደ አውሮፓውያኑ በ2026 የመጀመሪያዎቹ 3 ወራት የ47.7 ቢሊዮን ዶላር ትርፍ መመዝገባቸውን አስታውቀዋል። የመከላከያ ዘርፍ ጦርነቱ ገበያ ከከፈተላቸው ዘርፎች መካከል ሌላኛው ነው። ጦርነቱ የመከላከያ ኩባንያዎችን ምን ያህል አስፈላጊ እንደሆኑ አጉልቶ ከማሳየት በተጨማሪ መንግስታት የጦር መሳሪያ ክምችታቸውን የመሙላት ፍላጎት እንዲኖራቸው አድርጓል። የመንግስታት የመሳሪያ ፍላጎት የግዢ ፍላጎትን ጨምሯል። በዓለም ዙሪያ የደህንነት ስጋት እየጨመረ መምጣቱ የመንግስታትን ወታደራዊ ወጪ በማሳደጉ ጦርነቱ ለዘርፉ ምቹ ሁኔታ ፈጥሮለታል። ሎኬድ ማርቲን፣ ቦይንግ እና ኖርዝሮፕ ግሩማን የተባሉት የዓለም ትልልቅ የመከላከያ ምርት አቅራቢዎች በ2026 የመጀመሪያ ሩብ ዓመት መጨረሻ ላይ ከፍተኛ ትዕዛዝ እንደቀረበላቸው አስታውቀዋል። የኢራን ጦርነት ታዳሽ ኃይል ትኩረት እንዲያገኝ አድርጎታል። ጦርነቱ ዓለም አማራጭ የኃይል አቅርቦትን በማስፋት በነዳጅ ላይ ያለንን ጥገኝነት መቀነስ ምን ያህል አስፈላጊ እንደሆነ አሳይቷል። ጦርነቱ በታዳሽ ኃይል ላይ የሚደረግ ኢንቨስትመንት የኢነርጂ አቅርቦት የተረጋጋ እንዲሆን ለማስቻልና ድንገተኛ ቀውሶችን የመቋቋም አቅምን ለመገንባት አስፈላጊ መሆኑ ይበልጥ እንዲታመን ምክንያት ሆኗል። ከዚህ ቀውስ ተጠቃሚ ከሆኑ ኩባንያዎች አንዱ የሆነው በፍሎሪዳ የሚገኘው ኔክስት ኢራ ኤነርጂ በዚህ ዓመት የአክሲዮን ዋጋው በ17% አድጓል። ይህ የዋጋ እድገት የታየው ኢንቨስተሮች በኩባንያው ዓላማ ላይ ያላቸው እምነት በመጨመሩ እንደሆነ ተገልጿል። በተጨማሪ ቬስታስ እና ኦርስተድ የተባሉት የዴንማርክ የንፋስ ኃይል ኩባንያዎች ከፍተኛ ትርፍ ማግኘታቸውን ገልጸዋል። ኩባንያዎቹ ትርፍ መጨመር የኢራን ጦርነት ተጽዕኖ የታዳሽ ኃይል ኩባንያዎችን እያሳደገ መሆኑን ያመለከተ ሆኗል። የዩናይትድ ኪንግደሙ ኦክቶፐስ ኤነርጂ ደግሞ ከየካቲት መጨረሻ ጀምሮ የሶላር ፓናል ሽያጭ በ50% ማደጉን አስታውቋል። ከዚህም በተጨማሪ የነዳጅ ዋጋ መናር የኤሌክትሪክ ተሽከርካሪዎች ፍላጎት እንዲጨምር ያደረገ ሲሆን በተለይም የቻይና አምራቾች አጋጣሚውን በከፍተኛ ደረጃ እየተጠቀሙበት ነው።
0: አድማጮቻችን ከቢቢሲ አማርኛ ጋር ነበራችሁ። አብራችሁን ስለቆያችሁና መሰግናለን። ሌሎች ዝርዝር ዘገባዎችን በድረገጻችን ላይ እንዲሁም በፌስቡክ ገጻችን ላይ ማግኘት ትችላላችሁ። የዛሬውን

0: ብፍላይ ካብ ካልኦት ሃገራት ኤውሮጳ ከይተረፈ ብናእሽቱ ጀላቡ መትረብ እንግሊዝ ሰጊሮም ብብዝሒ ናብቲ ሃገር ክኣትዉ ተራእዮም እዮም። እዚ ጸብጻብ እዚ ሕጊ ዘመናዊ ግልያነት ኣብ ግብሪ ካብ ዝውዕል ድሕሪ 10 ዓመታት ዝወፀ ኮይኑ ምዝመዛ ብኸመይ ይምዕብል ከም ዘሎ ንምትንታን ካብ ልዕሊ 50 ትካላት መርትዖታት ኣኪቡሎ። ነዚ ወሰኺ እዚ ዝደፋፍኡ 3 ቀንዲ ረቑሒታት ከም ዘለዉ እቲ ጸብጻብ ይሕብር። እዚኦም ድማ ናህሪ ዋጋታት ናብራ፣ ዕዳን ውሕስነት ዘይብሉ ስራሕን እዮም። እዚ ድማ ብሰንኪ ኪነታዊ ብልሕን ቴክኖሎጂን ይጋደድ ከም ዘሎ ኣብ ጥቅምቲ 2023 ኮሚሽነር ጸረ ግልያነት ኮይና ዝተመዘዘት ኤሌኖር ሊዮንስ ምስ ቢቢሲ ሬድዮ 4 ኣብ ዝገበረቶ ቃለ መሕትት ገሊጻ።
1: So over the last 10 years we've seen huge increases in the number of victims of modern slavery who are being exploited.
2: ኣብዚ ሓለፉ 10 ዓመታት ኣብዚ ኣብ ዓባይ ብሪጣንያ ኣብ ወሰኺ ዝምዝመዙ ዘሎ ግዳያት ግልያነት ርኢና ኢና። እቲ ዘሰንብድ ግን ዜጋታት ዓባይ ብሪጣንያ ሕጂ እቲ ዝዓበየ ጉጅለ ግዳያት ምዃኖም እዩ። ኩላትና ህይወትና ንምቅላል ኪነታዊ ብልሒ ንጥቀም ኢና። ብርግጽ ድማ ኣብ ዝሓለፉ 10 ዓመታት ኢንተርነትን ማሕበራዊ ሚድያን ዝያዳ ማዕቢሉ ኣሎ። እቲ ዘሕዝን ገበነኛታት ነዞም መድረኻት ተጠቂሞምን ንዓቐንን ዝርግሐን ኪነታዊ ብልሒ ተጠቂሞም ዝያዳ ተቓልዓቲ ግዳያት ዕላማ ገብሩ ኣለው። ብፍላይ ድማ ኣብ መላእ ዓባይ ብሪጣንያ ዝርከቡ ህፃናትን መንእሰያትን ብኢንተርነት ይምዝመዝ ኣለው፣ ዕላማ ይግበሩ ኣለው። ድሕሪኡ ድማ እቶም ገበነኛታት ኢንተርነት ተጠቂሞም ነቶም ተቓላዕቲ ግዳያት ምስ ረኸብዎም እቲ ምዝመዛ ካብ ኢንተርነት ወፃኢ ከም ዝፍፀም ንፈልጥ ኢና። ግዳያት ብኪነታዊ ብልሒ ዕላማ ይኮኑ ኣለው። ገበነኛታት ብኪነታዊ ብልሒ ቢሎም ብጅምላ ናብ ግዳያት መልእኽቲ ይልእኹ። ተቓላዕነትን ጽምዋን ንምፍላጥ ኣብ ኢንተርነት ናይ ሰባት ፕሮፋይላት ይምርምሩ። ጎኒ ጎኑ ድማ ብኢንተርነት ናይ ሓሶት መለለይ መንነት የዳልዉ። እዚ ድማ ሓድሓደ ግዜ ንዓበይቲ ከይተረፈ ንምልላይ ዝጸግም ኮይኑ ኣሎ። ብፍላይ ድማ ህፃናትን መንእሰያትን ንመንነት ብድሕሪ እቲ ፕሮፋይል ዘሎ ንምርዳእ ኣዝዩ ጸግሞም እዩ።
1: Who was actually behind that profile online?
0: ሊዮንስ ከም ዝገለጸቶ ኣወዳት መብዛሕትኡ ግዜ ብገበናዊ መንገዲ ብዕፀ ፋርሲ ምዝመዙ፣ ኣዋልድ ድማ ብዝያዳ ፆታዊ ምዝመዛ ይጋጥመን። እዚ ኣሃዝ እዚ ኣብ ዝሓለፉ 5 ዓመታት ብልዕሊ 50 ሚእታዊት እዩ ወሲኹ ዘሎ። ውሃብ ቃል ሚኒስትሪ ውሽጣዊ ጉዳያት ብወገኑ ነቲ ስርዓት ዘመናዊ ግልያነት ዳግመ ግምት ከም ዝገበረሉ ድሕሪ ምግላጽ ነቶም ሓገዝ ዘድልዮም ሰባት ግቡእ ሓለዋ ንምግባር ቃል ንኣቱ ኢሉ። እቲ ሚኒስትሪ ምስቶም ካብቲ ሓደጋ ዝደሓኑ ሰባት ብምዃን ይሰርሕን ንዝተባህለሉ መዛግብቲ ንምቅልጣፍ ስጉምቲ ይወስድን ከም ዘሎ ሓቢሩ። እቲ ናይ 2015 ሕጊ ዘመናዊ ግልያነት ንኹሎም ናይ ጸረ ምዝመዛ ገበናት ኣብ ትሕቲ ሓደ ሕጊ ብምጥቕላል ንግዳያት ንምክልኻልን ገበነኛታት ናብ ፍርዲ ንምቕራብን ሓድሽ ስልጣንን ግዴታን ፈጢሩ እዩ።
3: ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተክርስቲያን ትግራይ ጥንታዊት ከተማ ኣክሱም ቅድስቲ ከተማ ኣክሱም ጽዮን ተባሂላ ክትስየም ከም ዝወሰነ ይፍለጥ። ኣብታ ከተማ ዝርከቡ ኣብያተ መስተን ዳጫትን ዝኣመሰሉ ንጥፈታት ከም ዝእግድን ምልክት ቅድስና ዘርእዩ ሕግታት ከም ዘውፅእን እውን ይገሊጹ። እዚ እንታይ ሕጋዊ መሰረት ኣለዎ? ሓደ ትካል ሃይማኖት ኸ ገዛእ ሕጊ ከውፅእ ይኽእል ዶ? ንበዓል ሞያ ሕጊ ተኽሊት ገብረ መስቀል ኣዘራሪብና ኣለና።
4: ሕጊ ክወፅእ ከሎ ብመሰረቱ እቲ ሕገ መንግስቲ እዩ። ሕገ መንግስቲ ከዓ ንኩሎም ሃይማኖታት ማዕረ ቦታን ማዕረ ክብርን ይህብ ማለት እዩ። እዚ ማለት ዓዲ ካብ ሃይማኖታውነት ወፃኢ ሴኩላር ዝኾነ ወይከዓ ዓለማዊ ዝኾነ ዓለም ወይከዓ ዓዲ እዩ ዘሎ ትግራይ ይኹን ኢትዮጵያ። ስለዚ ሕገ መንግስቲ ትግራይ ይኹን ሕገ መንግስቲ ፌደሪ ነዚ ዓለማውነት እዚ እዮም ኣፍልጦ ዝህቡ ሪኮግናይዝ ዝገብሩ። ስለዚ ኩሉ ናይ ሕጊ መሰረታት ምስ ሃይማኖት ዝተሓዙ ጉዳያት ክኾኑ ከለዉ ምስ ዘብዘኒአ መትከል እዮም ዝተሓዙ ማለት እዩ። ከም እንተኮይኑ ኣብ ሕገ መንግስቲ ትግራይ ይኹን ሕገ መንግስቲ ፌደራል ዓንቀፅ 11 መንግስትን ሃይማኖትን ዝተፈላለዩ ምኳኖም እዚ ማለት ዓዲ ናይ ኩሉ እዩ ሃይማኖት ከዓ ናይ ግሊ እዩ ዝብል ፍልጥፍና ዘለዎ እዩ ማለት። ስለዚ ዝኾነ ሰብ ዝደለዮ ሃይማኖት ናይ ሕግታት ከም ዘለዎ እውን ሕት ኢሉ ይገልፅ እዩ ዓንቀፅ 29 ዝደለዮ ናይ ምእማን ይኹን ናይ ምሕሳብ ኣብ ዝኾነ ይኹን ዓዲ ማለት እዩ። እዚ ከም ቤዝ ንሕር ወሲድክዮ ዝኾነ ይኹን ትካል ንኩሉ ኣብቲ ዓዲ ሱ ዝነብር ዜጋ ዝምልከት ሕጊ ከውፅእ ይፈልጥ ብዘይካ መንግስቲ እቲ ከምኡ ዓይነት ሕጊ ናይ ምውፃእ ስልጣን ዘለዎ ተባሂሉ ዝተውሃቦ ስልጣን እቲ ብምሉእ ህዝብ ማለት እዩ ብምሉእ ህዝብ ዝመረፆ ይኹን ወይ ከዓ ብካሊእ መንገዲ እቲ መንግስቲ ተባሂሉ ዝተሰየመ ኣካል ሕጊ ከውፅእ ብሕታዊ ዝኮነ ስልጣን ኣለዎ ንኩሉ ዝምልከት ማለት ሲኖደስ ዝገዝእ ይኹን ንካሊእ ዜጋ ዝገዝእ። ካብዚ ወፃኢ ግን ሓደ ሌጋል ፐርሰን ባዕሉ ብዘውፅኦ ሕጊ ንካሊእ ሰብ ተገዝአለይ ክብል ዝከኣል ኣይኮነን ማለት እዩ።
3: እቲ ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተክርስትያን ትግራይ ሕዚ ኣብ ውሳነ ካብ ምብፃሕ ብዝዘለለ ሕጊ ከም ዘርቅቕ እዩ። ተግባራውነቱ እዚ ውሳነ እዚ ካብ ዝወፀሉ መዓልቲ ጀሚሩ ተግባራዊ ይኸውን? ምምሕዳር እታ ከተማ እውን በዚ ግዛእ እዮም ኢሎም እሞ ብመንፅር ኣብታ ከተማ ዝጸንሐን ዘሎ

0: ዘለዎን ልምዲ ንኻልኦት እምነት ተኸተልቲ ከምኡውን ካፍቶም ዝበሃሉ ዘለዉ ወፃኢ ወይ ብኣንጻሩ ዝኾነ ኣመለኻኽታ ንዘለዎ ኣካል ብኸመይ እዩ ክጸልዎ እዚ እንተደኣ ተግባራዊ ኮይኑ
1: ሕጊ ክወፅእ ከሎ ሓደ ትካል ንኩሉ ዜጋ ዝምልከት ሕጊ ክወፅእ ዝኽእል ብሕጊ ስልጣን ዝተዋሃቦ ኣካል ጥራሕ እዩ። ስለዚ እዞም ዘኒ ሕጊ ሕጊ መንግስታዊ መሰረት የብሉን ሓደ ካልኦት ናይ ኣዋጅ ቤዝ እውን የብሉን ስ ካብ ፍልስፍና ናይቲ ዓዲ ዝተመስረተሉ ቤዝ እውን ማለት ዝዓዲ እዚ ሴኩላር ዓይነት እዩ። እዞም ዘኒ ሕጊ ከምዚ ዓይነት ሕጊ ንኩሉ ዜጋ ክገዝእ ዝኽእል ኣይኮስልን ሕፍነት ግብሮ ኢና ዝብሉ ኮይኖም ግን ነቶም ካልኦት እምነታት ጥራሕቲ ኣይኮነ ዋላ ኣማኒ ኮይኑ ሴኩላር ክኸውን ዝደሊ ሰብ እውን ብተመሳሳሊ ልክዑ ዝጠሉ ይኸውን ማለት እዩ። ካብ ሓሊፉ ሰሪሖም ዝበልዑ ሰባት ኣለዉ ናይ መዝናኒ ብዙሕ ነገራት እርግፅ ኣብኡ ምስ ጥዕና ዝተተሓዘ ጉዳያት ኣለዉ ብቁፅፅር ክግበረሎም ዝግባእ ነገራት ማለት እዩ ካብቶም ገን ጉዳያት ተባሂሎም ዝጥቀሱ። ካብዚ ሓሊፉ ግን ሓደ ትካል ልክዕ ከም ማንም ማለት ነናይ ባዕልና ክብሪ ክህልወና ይኽእል እዩ ንኩላትና ምትስኒዶስ ምትያሽ እውን ዘሐጉሰና ኣነነብለይ ዘሕጎስ ሰብ እየ። ግን ድማ ከምዚ ዓይነት ኢሎም ርድድእ ዘይተገበረሎም ስቃ ናይ ህፁፅነት ክታይ ዘለዎም ምስ ካሊእ ዘቃራሕኑ ዘይተፀንዐ ስኢልካ ብድፍረት ዝግበር ነገር ግን ተመሊሱ ንትስናደስ እውን ዝጎድእ እዩ። ሓደ ካልኣይ ኣብ መንጎ ተጋሩ ዝነበረ ስምምዕ እውን ናብ ቁርቁስ ዘእቱ እዩ። ሳልሳይ ናይ ኣክሱም ጉዳይ ስኢሉ ቀሊል ጉዳይ ኮነን ከምዚ ዓይነት ናይ ሃይማኖት ጉዳያት ክትውስን ከለኺ ኢንተርናሽናል ኣስፔክት እውን እኒሄዎ እዩ ኢንተርናሽናል ኢንፍሉንስ እውን እኒሄዎ እዩ። ስለዚ ንሱ እውን ትስናደስ እግሩ ከይተኸለ ንባዕሉ እውን ናብ ሓደጋ ዘእቱ ውሳነ እዩ ከምዚ ዓይነት ውሳነታት ማለት እዩ። ራብዓይ ነቶም ካልኦት እምነታት ምሕር ሓሲብን ንተውኩስም ዘሎ ጥራሕ ዝምልከት ተይኮነስ ንካሊእ እውን ዝፀሉ ስለዝኾነ ጥንቃቐ ዝሓትት እዩ። ሓምሻይ ብኡ ሰሪሖም ዝናበሩ ሰባት ኣለዉ። እዚ ትግራይ ዘለቲ ኩነታት ብጣዕሚ ከቢድ ኩነታት እያ ዘላ ሽንኳ ንደ ከምዚ ዓይነት ኢረጉለር ዝኾኑ ከይተፀንዑ ካልኦት መተካእታ ስራሕ ከይተገበረ ዝግበር ውሳነ ይትረፍ ሞ ኣብ ኖርማል ኩነታት ኳ ዝኸውንስ መተካእታ ኣቕሚጥካ ባይዘ ምስ ብዙሕ ነገራት እዩ ዝጋጮ ኣብነት ናይ ንግዲ ስራሕ ዝበሃል እ ናይ መዝናነይ ምኽፋት ንኩሉ ዜጋ ዝተዋህበ መሰል እዩ። ስለዚ እዚ ኣብ ንግዲ ሕጊ ዝተቐመጠ ንስራሕ ዓውዲ እዩ። እዚ ዓውዲ እዚ ብሓደ ናይ ትካል ሃይማኖት ወይ ብሲኖዶስ ዝበሃል ኣካል ክግደብ ኣይኽእልን መሰል ናይ ምስራሕ እውን እዩ ዘብል ማለት እዩ። እዚ ሓምሻይ ምክንያት እዩ። ብሓፈሻ ብዙሓት ፀገማት እዩ ዘለዎ ሽረስ ፀገማት ይኸልዕ ብጥንቃቐ ተዝግበር እየ ዝብልኣኒ
0: በዓል ሞያ ሕጊ ተኽሊት ገብረ መስቀል ክብረት ያበለይ
1: ታንክዩ ላይ
0: ሕዚ ድማ ሓፀርቲ ዜናታት ክነግረኩም ሚኒስትሪ ጉዳያት ወፃኢ ኤርትራ ዑስማን ሳልሕ ንመበል 250 ዝኽረ ነፃነት ኣሜሪካ ኣብ ዝተካየደ ፀንበለ ከም ናይ ክብሪ ጋሻ ተሳቲፉ ኣብቲ ኣብ ኤምባሲ ኣሜሪካ ኣብ ኣስመራ ዝተካየደ ስነስርዓት ፈፃሚት ጉዳያት ክርስቲን ሜየር ነባሪ ክብርታት ነፃነት ዲሞክራሲ ሽርክነትን ሓበራዊ ምክብባርን ን250 ዓመታት መርሒ ኣሜሪካ ከም ዝነበረ ብምግላፅ ኣብ መንጎ ህዝብታት ኣሜሪካ ንኤርትራን ዘሎ ርክብ ንምሕያል ክሰርሑ ምዃኖም ገሊፆም። ቻድ ኣብ ልዕሊ ቦኮ ሓራም ዘካየደቶ መጥቃዕቲ ኣየር ስዒቡ ብዓሰርታት ዝቁፀሩ ናይጀርያውያን ገፈፍቲ ዓሳ ሞይቶም ክኾኑ ከም ዝኽእሉ ተገሊጹ። ኣብ ተፋሰሰ ቀላይ ቻድ ኣብ ቦምበር ማሕበር ገፈፍቲ ዓሳ ናይጀርያ ኣብባከር ጋማንዴ ዑስማን ብዙሓት ኣባላት እቲ ማሕበር ሃልዋቶም ከም ዝጠፍአን ልዕሊ 40 ከም ዝሞቱን ንቢቢሲ ሓቢሩ። ኣብዚ ጉዳይ ሰመዚ ቻድን ናይጀርያን ዝኾነ ርእቶ ኣይሃቡን እንትኾነ ብፅሕፈት ፕረዚደንት ቻድ ኣብ ልዕሊ ዕርድታት ቦኮ ሓራም ሕነ ንምፍዳይ ፅዑቅ መጥቃዕቲ ኣየር ከም ዘካየደ ገሊጹ ነይሩ። ሓላፊ ቤት ፅሕፈት ፕሮጀክታት ሕቡራት ሃገራት ጆርግ ዳ ሲልቫ መጻቦ ሆርሙዝ ድሕሪ ሒደት ስሙናት እንተዘይተኸፊቱን ፍርያት ድኹዕን እታወታትን ክሓልፍ እንተዘይተፈቒዱን ምዝንባዕ ምፍራይ ምግብን ጥሜትን ከስዕብ ከም ዝኽእል ገሊጹ። ዳ ሲልቫ ንማዕኸን ዜና ኤኤፍፒ ኣብ ዝሃቦ ቃል ብሰንኪት ኩናት ብዝተፈጠረ ምዝንባዕ ኣብ 45 ሚልዮን ሰባት ሕፅረት ምግብን ጥሜትን ከስዕብ ዝኽእል ቅልውላው ከጋጥመና ይኽእል ኢሉ። ኩናት ኢራንን ኣሜሪካን እስራኤልን ስዒቡ ዓለምለኻዊ ቀረበ ፀዓት ኣብ ሓደጋ ኣትዩ ይርከብ። ኣብ መላእ ዓለም ዝርከቡ መንግስታት መራሕቲ መኪና ገደብ ቅልጣፈ ክገብሩ ሰባት ካብ ገዝኦም ኮይኖም ክሰርሑ ከተባብዑን ክምሕፀኑን ቀንዮም እዮም። ኢትዮጵያ እውን ኩባንያታት ነዳዲ ንኤጀንስታት ፀጥታ ኣፍረይቲ ትካላትን መጓዓዝያን ቀዳምነት ክህባ ኣዚዛ። ተቆፃፃሪ ቀረብ ፀዓት እቲ ሃገር ኣብ መላእ ሃገር ኣብ ምክፋልን ዕዳጋን ነዳዲ ዝያዳ ፅኑዕ ቁፅፅ ፀርከም ዘተግበር ይገልጽ። እቲ ስክፍታ ኣብ ዝተፈጠረሉ እዋን ድማ መገዲ ኣየር ኢትዮጵያ ኣብ ውሽጢ ሃገር ዝገብሮም በረራታት ይንኪ ከም ዘሎ ኣብ ቀረባ መዓልታት ዝወፁ ዝተፈላለዩ ፀብጻባት ሓቢሮም ነይሮም። እንተኾነ እቲ መንገዲ ኣየር እቶም ዝተ

0: ارجوحو تسابسابات حاكي كم زيكوني ازغالتس يقداسنا بتوساخي كتماتات حدشت براراتات نمجمار يدالو كم زلون اتمنكاي براراتات حسوت مخانون وانا كاد سراح زفر نقدي مقدا يري تيبيا ايتا لما ياديتشا نبي بي سي غاليتوم
1: ውሸትና ምንም በነዳጅ ትረት ምንም የምንቀንሰው ጣቢያ የለም
2: ሐሶቲ በሰንከ ህጽረት ነዳዲ ንቀንሰው በረራ የለም የግዳስ ናይ ምስፍፍፍ ስራህቲና ንሰርህ ዘለና አብዝመጹ ሰሙናት 4 ናይ ውሽጥ ሀገር ጣቢያታት ክንከፍቲና አብ ነገሌ ቦረና ሚዛን አማን ጎሬ መቱን ደብረ ማርቆስን በመሰረት አመታዊ ውጥና ናይ ውሽጥ ሀገር በረራታት ንውስኺና ዘለና በተዘለ ኹነታት ካብ ዓለም ለኸ መንገድታት አየር ብዝተፈለ ዝጸለውና ነገር የለም ዋጋት በዓለም ደረጃ ወሲኹ እዩ ከምቲ ቅድሚ ሕጂ ንኽፍሎ ይኮነ እዚ ግን ንግዜ እዩ እቲ ኩናት ቁሩብ ይዝሕል ኣሎ መሊኡ ደው ክብል እንከሎ እቲ ዋጋ ናብ ዝነበሮ ክምለስ እዩ ኢልና ኢና ንሓስብ ንግዜ እዩ ግን ብዝተፈለየ መንገዲ ኣይጸለወናን
0: ቅድሚ ሕዚ እቲ መገዲ ኣየር ካብ በረራታት ውሽጢ ሃገር ብዙሕ ትርፊ ከም ዘይረክብን ሕብረተሰብ ንምግልጋል ጥራይ ይቕፅለሉ ከም ዘሎ ክገልጽ ጸኒሑ እዩ ሕዚ ድማ ምስ ወሳኺ ዋጋ ነዳዲ ብዝተኣሳሰር ካብ በረራታት ውሽጢ ሃገር ዝረኽቦ ትርፊ ክንደይ ዝኣክል ቀኒሱ ንዝብል ሕቶ ክምልስ እንከሎ ድማ ነዝዕብ ይብል
1: ያው የኢትዮጵያ አየር መንገድ ያገሩን ተገልግሎት ሁሉ ግዜ
2: ናይ መንገድ አየር ኢትዮጵያ አገልግሎት በረራውሽ ተሃገር ከምት ሁሉ ግዜ እንብሎ ሀገራዊ አገልግሎት ኢትዮጵያውያን አገልግሎት ይድልዩም ስለዚህ መንገድ አየር ኢትዮጵያ ከምልም አታዊት ካል መንግስቲ ነዜጋታት አገልግሎት ክህብ ሀገራዊ ግዴታ አለው ከሙ ስለዚህ ሆነ አትርፊ መሰረት ዝገበረ ይኮነ አታዊ ንኪ በአሃዝ ንመቀማት ግን ናይ ገዛ ርእሱ ስራ ይድልዩ ግን አካል ሀገራዊ አገልግሎት ስለዚህ ሆነ አይተሐሳስበና ለህዝቢ ናይ ምግል ቃል ግዴታ ስለዘለና
1: ድርጅት ያገሬውን ህዝብ ማገልገል ግዴታ ስላለብን
0: ንሎማልቲ ዝበልናዊ መድለዋትና ዚኦም ኔሮም ዝኸበርኩም ሰማዕትና ተወሰኽቲ ሓበሬታታትን ትንታንታትን ኣብ መርበብ ሓበሬታና ናይ ፌስቡክ ገጽና ኣብ ናይ ዩቲብ ገጽና ከምኡ ውን ናይ ዋትስኣፕ ቻነልና ትረኽብዎም ኩሉ ግዜ ንዓና ሓሪኹም ስለ ትከታተሉና ኣዘየ ኣመስግነኩም ፅባሕ ክንረሃብ ኢና ሰላም ሰላም